የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የረቡዕ ሐምሌ 8 2018 ዓመተ ምህረት ስርጭታችን አሁን ጀመረ። ለዕለቱ ያሰናዳናቸውን ዝግጅቶች በቅድሚያ እናስተዋውቃችኋለን። በኒውክሌር ጦርነትና በሰው ሰራሽ አስተውሎት ላይ ውይይት እየተካሄደ መሆኑን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ብፁዕ ካርዲናል ማቴዎ ዙፒ የዩክሬን ተልእኳቸውን በመጀመር ጦርነቱ እንዲቆም ጸሎት ማቅረባቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። የዓለም መሪዎች፣ የኖቤል ተሸላሚዎችና የአእምሮ ሕክምና ባለሙያዎች በበርጎ ላውዳቱ ሲ እንደሚሰበስቡ መነገሩን የተመለከተ ዘገባ በሶስተኛው ዜናችን እናቀርብላችኋለን። በመጨረሻም የጋራ ጥቅምን ትርጉም በተመለከተ በካቶሊክ ቤተ ክርስቲያን ትምህርት ክርስቶስ ውስጥ ከቁጥር 1905 እስከ 1912 ድረስ የተገለጸውን አስተምሮ እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። በኒውክሊየር ጦርነትና በሰው ሰራሽ አስተውሎት ላይ ውይይት እየተካሄደ እንደሚገኝ ተገለጸ። የኖቤል ተሸላሚዎችን ያሳተፈ በኒውክሊየር ጦርነትና በሰው ሰራሽ አስተውሎት ላይ የሚወያይ የባለሙያዎች ጉባኤ በካስቴል ጋንዶልፎ የውዳሴ ላንተይሁን መንደር ሐምሌ 7 2018 ዓመተ ምህረት መጀመሩ ታውቋል። ጉባኤው የኖቤል ተሸላሚዎችን፣ ባለሙያዎችን፣ የዩኒቨርሲቲ ተወካዮችን በማሳተፍ ዓለማችንን እየጎዱ ባሉ ትልልቅ ፈተናዎች ላይ እንደሚወያይ ታውቋል። ከ200 በላይ የኖቤል ሽልማት አሸናፊዎች፣ የቀድሞ የሀገር መሪዎች፣ የዩኒቨርሲቲ ተወካዮችና ባለሙያዎች ማክሰኞ ሐምሌ 7 2018 ዓመተ ምህረት በካስቴል ጋንዶልፎ በሚገኝ የአትክልት ስፍራ ተሰብስበው በሰው ሰራሽ አስተውሎትና በኒውክሊየር ጦርነት ላይ ውይይት መጀመራቸው ታውቋል። በሰው ሰራሽ አስተውሎትና በኒውክሊየር ጦርነት ላይ እየተወያየ እስከ ሐሙስ ድረስ የሚቆየው ዓለም አቀፍ ጉባኤው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰው ሰራሽ አስተውሎት ዘመን የሰውን ልጅ ከጉዳት ለመታደግ ጥረት ካደረጉበት የሰው ልጅ ታላቅነት ከተሰኘ ጳጳሳዊ መልእክት ላይ ተነሳሽነትን ማግኘቱ ታውቋል። ጉባኤው በማጠቃለያው በሰው ሰራሽ አስተውሎት፣ በኒውክሊየር ጦርነት፣ በራስ ገዝ የጦር መሳሪያዎች፣ በአዳዲስ የዲጂታል ፕሮቶኮሎችና በዲጂታል ዘመን የመሳሪያ ትጥቅ የሌለበት ሰላምን አስመልክቶ የሚጸድቀውን የስምምነት ሰነድ እንደሚፈርም ታውቋል። ለሶስት ቀናት የሚቆየው ጉባኤው በተለይም በትብብር፣ በሰው ልጅ ክብር፣ በተቀናጀ ልማትና በሰላም ላይ ያተኮሩ የሰው ሰራሽ አስተውሎት አስተዳደርን የሚመሩ መርሆችን ለማቅረብ በማለም በኒውክሊየር ዘመን የሰው ልጅ ቤተሰብ ደካማነት፣ ቴክኖሎጂ ለሰው ልጅ አገልግሎትና የሰው ሰራሽ አስተውሎትና የጦርነት የሞራል ተግዳሮቶች በሚሉት ርዕሰ ጉዳዮች ላይ እንደሚወያይ ታውቋል። የጉባኤው የመጀመሪያዎቹ ሁለት ቀናት በካስቴል ጋንዶልፎ በሚገኝ ውዳሴ ላንተይሁን የአትክልት ስፍራ የሚካሄዱ ሲሆን ሦስተኛውና የመጨረሻው ቀን የሮም ማዘጋጃ ቤት መቀመጫ በሆነው በካፒቶሊን ሂሊ እንደሚካሄድ ታውቋል። በቅድስት መንበር የሰው ልጅ ሁለንተናዊ እድገት ጽሕፈት ቤት የውዳሴ ላንተይሁን ከፍተኛ የትምህርት ማዕከል ልዩ ኃላፊና የጽሕፈት ቤቱ ምክትል ኃላፊ የሆኑት ብፁዕ ካርዲናል ፋቢዮ ባጆ ለጉባኤው ተካፋዮች ባደረጉት የመግቢያ ንግግራቸው ጉባኤያችንን የምናካሂደው በታሪክ ውስጥ በከፍተኛ ደረጃ በሚከሰቱ የጂኦፖለቲካዊ ውጥረቶች፣ የዓለም አቀፍ ስርዓት መበታተንና የቴክኖሎጂ ውድድር መባባስ በተሞላበት ወቅት ነው ሲሉ አስረድተው፣ እነዚህ ጉዳዮች በሰው ሰራሽ አስተውሎትና በራስ ገዝ ቴክኖሎጂዎች ፈጣን እድገት እንዴት እንደሚታገዙ ገልጸዋል። በዚህ ረገድ የስብሰባውን አስፈላጊነትና በተለያዩ ዘርፎች ውስጥ ውይይትን የማስፋፋት አስፈላጊነትን አስረድተው የፈጠራ ፍጥነት ብዙውን ጊዜ ከማሰላሰያ ጊዜ በልጦ በተገኘበት በዚህ ወቅት ዓለም ወደ እውነተኛ የሰው ልጅ ግቦች እድገት ሊመሩ የሚችሉ የጋራ መርሆች ያስፈልገዋል ሲሉ አስረድተዋል። ጉባኤውን የሚሳተፉት የዶሚስ ኮሚኒቲ ፋውንዴሽን ፕሬዚደንት የሆኑት ብፁዕ ካርዲናል ሲልቫኖ ማሪያ ቶማሲ በበኩላቸው ለተሳታፊዎቹ ባደረጉት ንግግር ይህ ጉባኤ ሊከሰቱ የሚችሉ አደጋዎችን ለመተንተን ብቻ አይደለም ሲሉ አጽንኦት ሰጥተዋል። ተስፋን ለማደስ ውይይት እንደሚቻል ለማሳየት ዛሬም ቢሆን ጥበብ ከእውቀት ጋር አብሮ ሊሄድ እንደሚችል፣ የሰው ልጅ የራሱን የወደፊት ሕይወት የማስተዳደር አቅም እንዳላጣ ለማሳየት ተሰብስቧል ሲሉ ተናግረዋል። የሰው ልጅ በራሱ ዕጣ ፈንታ ላይ ታይቶ የማይታወቅ ኃይል በመጣበት በዚህ ወቅት ሕሊና ያላቸው የወደፊት ትውልዶች ወንዶችና ሴቶች ከግጭት ይልቅ ትብብርን፣ ከፍርሃት ይልቅ ውይይትንና ወደ ኋላ ከማለት ይልቅ ተስፋን እንደመረጡ መናገር እንዲችሉ አጥብቀው ተናግረዋል። የጉባኤው የመጀመሪያ ውይይት ያተኮረው እንደ ሌሎች በርካታ ውይይቶች ሁሉ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በግንቦት ወር የሰው ልጅ ታላቅነት በሚል ርዕስ ይፋ ባደረጉት ጳጳሳዊ መልእክት መሠረት ያደረገ ሲሆን በርዕሰ ሊቃነ ጳጳሳት ሊዮ 14ኛ መልእክት ላይ ጠቅለል ያለ የማብራሪያ ንግግር ያደረጉት በቅድስት መንበር የምንኩስና ሕይወት ተቋማት ጽሕፈት ቤት ኃላፊ ብፁዕ ካርዲናል አንገል ፈርናንደዝ አርቲሜ ናቸው። ቀጥሎም በርካታ ታዋቂ ሰዎች ወደ ውይይቱ የገቡ ሲሆን ከእነርሱ መካከል የኖቤል የሰላም ሽልማት አሸናፊና የኮሎምቢያ የቀድሞ ፕሬዚደንት የነበሩት ዩዋን ማኑኤል ሳንቶስ ይገኙበታል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ብፁዕ ካርዲናል ማቴዎ ዙፒ የዩክሬን ተልኳቸውን በመጀመር ጦርነቱ እንዲቆም ጸሎት ማቅረባቸው ተገለጸ። የጣሊያን ብፁዓን ጳጳሳት ጉባኤ ፕሬዚደንት የሆኑት ብፁዕ ካርዲናል ማቴዎ ዙፒ በዩክሬን ሊቪቭ ክልል በሚገኘው በዛኪድ አንድ ማረሚያ ቤት ማዕከል የሚያደርጉትን የአራት ቀናት ጉብኝት ጀምረዋል። ብፁዕነታቸው ከዚያም ለሩሲያ ጦር ሲታገሉ ተይዘው ከታሰሩት የሰራዊቱ አባላት ጋር ተገናኝተው ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተላከላቸውን ስጦታና መልእክት ካደረሱ በኋላ ቅዱስነታቸው እንደሚጸልዩላቸውና በቅርቡ ወደ የቤታቸው እንደሚመለሱ ተስፋ እንዳላቸው ገልጸዋል። በዩክሬን በሊቪቭ ክልል በሚገኘው የዛኪድ አንድ የማረሚያ ቤት ማዕከል ውስጥ ለሚገኙ ታራሚዎች ሶስት ስጦታዎችን ያመጡት ብፁዕ ካርዲናል ማቴዎ ማሪያ ዙፒ ስጦታውም በቅርቡ የቤታቸውን በር መክፈቻ ቁልፍን የሚያስቀምጡበት፣ በዚህም ዋና በራቸውን ከፍተው ከሚወዷቸው ሰዎች ጋር እንዲገናኙ የሚል ተስፋ ያለው የቁልፍ መያዣ ሰንሰለት፣ ለክርስቲያኖች የእመቤታችን ምስል ያለበት፣ ለሌሎችም በሙሉ የተስፋ ምልክት ያለበት የሮም ከተማ ነዋሪዎች ጠባቂ እመቤታችን ካርድና ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጦርነቱ ቆሞ ሰላም እንዲሰፍን እየጸለዩ መሆኑን የሚያሳይ ፎቶግራፍ ያለበት እንደሆነ ታውቋል። ጉብኝቱ ብፁዕ ካርዲናል ማቴዎ ዙፒ በጦርነቱ ወቅት ወደ ዩክሬን የሄዱበትን የመጀመሪያ ጉዞ ሁለተኛ ተልዕኮ የሚያሳይ እንደሆነ ታውቋል። በመጀመሪያ ጉዟቸው በነፍሴር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ጥያቄ መሠረት እንደ ጎርጎሮሳውያኑ በሰኔ ወር 2023 ዓ ም ወደ ሞስኮ፣ ዋሽንግተንና ቤጂንግ ከመሄዳቸው በፊት በኪየቭ ከፕሬዚደንት ቮሎዲሚር ዜሌንስኪና ከሌሎች የፖለቲካና የቤተ ክርስቲያን መሪዎች ጋር ያደረጓቸውን ስብሰባዎች ያካትታል። ይህ የሰብአዊነት ተልዕኮ በግዳጅ የተወሰዱ የዩክሬን ሕፃናትን ለመመለስ፣ የእስረኞች ልውውጥን ለማመቻቸትና በውጊያው ወቅት የሞቱት ወታደሮችን ወደ አገራቸው ለመመለስ በሚደረገው ጥረት የቤተ ክርስቲያኒቱን ሚናና ድጋፍ ለማሳየት የተደረገ እንደነበር ይታወሳል። ብፁዕ ካርዲናል ማቴዎ ዙፒ ወደ ኪየቭ ከመመለሳቸው በፊት የቅድስት መንበር ሐዋርያዊ እንደራሴ ከሆኑት ከሊቀ ጳጳስ ብፁዕ አቡነ ዲስቫልዳስ ሁልቦካስና በቅድስት መንበር የዩክሬን አምባሳደር አንድሪ ዩራሽ ጋር ሆነው የታራሚዎችን የመኖሪያ ክፍሎችን፣ ጸሎት ቤትንና ክሊኒክ ጎብኝተዋል። አምባሳደር ዩራሽ እንደተናገሩት ተቋሙ ዓለም አቀፍ ደረጃዎችን የሚያሟላና ታራሚዎች የሚገኙበትን ሁኔታ ማጣራት ለሚፈልጉት ጎብኚዎች ክፍት መሆኑን አረጋግጠዋል። አቬኒር የተሰኘው የጣሊያን ጋዜጣ በዝርዝር ዘገባው ብፁዕ ካርዲናል ማቴዎ ዙፒ ከ50 በላይ አገራት ከመጡ በደርዘን ከሚቆጠሩ እስረኞች ጋር ሰላምታ መለዋወጣቸውን፣ በፈረንሳይኛና በስፓኒሽ ቋንቋዎች ሲያነጋግሯቸውና ታሪኮቻቸውን በአጭሩ ሲያዳምጡ እንደነበር ይተርካል። ብፁዕ ካርዲናል ማቴዎ ዙፒ በጦርነቱ ወቅት እግሩን ላጣ የ25 ዓመት እስረኛ ስጋታቸውን ገልጸው በቅርቡም የሰው ሰራሽ አካል እንደሚገጠምለት ተስፋ እንዳላቸው ተናግረዋል። ብፁዕ ካርዲናል ማቴዎ ዙፒ የጉብኝታቸውን ዓላማ ለታራሚዎች ሲናገሩ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ተስፋን እንድናመጣላችሁ እኔንና ሐዋርያዊ እንደራሴውን ልከውናል ካሉ በኋላ ጦርነቱ ቆሞ እስረኞች ወደየቤታቸው እንዲመለሱ ይጸልያሉ ብለዋል። ስጦታዎችን ለታራሚዎቹ በግል በሰጧቸው ወቅት ባስተላለፉት መልእክት በቅርቡ ወደ ቤታቸው እንደሚመለሱ ተስፋ እንደሚያደርጉ ገልጸው የወደፊት ሕይወትን በተስፋ እንዲመለከቱ አሳስበው ጦርነቱ በቅርብ ጊዜ ውስጥ እንዲያበቃ አጥብቀን እንጸልያለን ብለዋል። ብፁዕ ካርዲናል ማቴዎ ዙፒ በጸሎታቸው ማጠቃለያ ወደ ቤቶቻችሁ የምትመለሱበት መንገድ በቅርቡ እንዲገኝ፣ ጦርነቱ እንዲያበቃና አዲስ ሕይወት እንዲጀመር እንጸልይ ብለው ክፉ የሆነውን ሁሉ ከልብ ማስወገድ እንደሚገባ አሳስበው እግዚአብሔር ዘወትር ተስፋን በመስጠት ክፋትን ዘወትር እንድናሸንፍ ይረዳናል በማለት ንግግራቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የዓለም መሪዎች፣ የኖቤል ተሸላሚዎችና የአእምሮ ሕክምና ባለሙያዎች በቦርጎ ላውዳቶ ሲ እንደሚሰበሰቡ ተገለጸ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: 30 የኖቤል ተሸላሚዎች፣ ከ30 አገሮች የተውጣጡ ተወካዮች፣ የቀድሞ የክልልና የመንግሥት መሪዎች፣ ኦፕን ኤአይ፣ ጉግል ዲፕ ማይንድ፣ ኤኤአርዩ እና አንትሮፒክ ጨምሮ 20 ታዋቂ የአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ባለሙያዎች እና 30 በዓለም ላይ ታዋቂ ዩኒቨርሲቲዎችና የምርምር ተቋማት ተወካዮች በዚህ ሳምንት በካስቴል ጋንዴልፎ በሚገኘው ቦርጎ ላውዳቶ ሲ እና በኋላም በካፒቶል ሂል ተሰብስበው በሮም የተካሄደውን የጦር መሳሪያና የጦር መሳሪያ ቅነሳ የሰላም አዋጅን እንደሚያጸድቁም ይጠበቃል። ቫቲካን በሚገኘው ቦርጎ ላውዳቶ ሲ በካስቴል ጋንዴልፎ ጳጳሳዊ የአትክልት ስፍራዎች ከሐምሌ 7 እስከ 9 ቀን 2018 ዓ.ም ባለው ጊዜ ውስጥ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎትንና የኒውክሌር ጦርነትን አስመልክቶ ለመወያየት በዓለም ላይ ከ200 በላይ ታዋቂ ሰዎችና በዓለም አቀፍ ደረጃ በሰላምና በአርቲፊሻል ኢንተለጀንስ ዘርፎች የሚታወቁ ዓለም አቀፍ የምርምር ተቋማት ተወካዮች እንደተሰባሰቡ የተገለጸ ሲሆን አሁን ባለንበት የሰው ሰራሽ አስተውሎት ዘመን ለሰው ልጅ ጥበቃ የማድረግ አስፈላጊነት ላይ ተመስርቶ በተጻፈው አዲሱ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት ተነሳሽነት የሚካሄደው ይህ ጉባኤ ዓለም አቀፍ ግጭቶች፣ እየጨመረ በመጣው አለመረጋጋትና ከጊዜ ወደ ጊዜ እየተባባሰ በሄደው የኒውክሌር መሳሪያ ሁኔታ ላይ ትኩረት አድርጎ እንደሚወያይ የተነገረ ሲሆን፣ ከዚህም ባለፈ ይህ ስብሰባ የርዕሰ ሊቃነ ጳጳሳት ሊዮ ለሰላም ትጥቅ መፍታትና የጦር መሳሪያ ቅነሳ የሚለው ራእይ አንዱ አካል እንደሆነም ተነግሯል። ሰሞኑን የሚካሄዱት እነዚህ ስብሰባዎች አሁን በመንገኝበት የሰው ሰራሽ አስተውሎት በኒውክሌርና በራስ ገዝ የጦር መሳሪያዎች በአዳዲስ ዲጂታል ፕሮቶኮሎችና የዲጂታል ልማት ሞዴሎች ዘመን ሰላምን ለማስፈን ትጥቅ መፍታትና የጦር መሳሪያ ቅነሳ አስፈላጊነት ላይ በማተኮር ሮም ላይ የተዘጋጀው ረቂቅ ሰነድ በማጽደቅ ይጠናቀቃል ተብሎም እንደሚጠበቅ የተገለጸ ሲሆን ዝግጅቱ ሐምሌ 9 በካፒቶል ሂል በሚገኘው የሮም ከተማ አደራሽ በሚካሄድ ደማቅ ስብሰባ ይጠናቀቃልም ተብሏል። 30 የኖቤል ተሸላሚዎች፣ የቀድሞ የክልልና የመንግስት መሪዎች፣ ዓለም አቀፍ ደረጃ በሰላምና በአርቲፊሻል ኢንተለጀንስ ዘርፎች እጅግ የሚታወቁ 30 የዓለም አቀፍ የምርምር ተቋማት ተወካዮችን ጨምሮ 20 ከዓለም የሰው ሰራሽ አስተውሎት ባለሙያዎችና በልጻጊዎች ለሶስት ቀናት ያክል ኮንክሌቭ ተብሎ በሚታወቀው የውይይት አይነት በአሁኑ ወቅት የሰው ልጅ እያጋጠሙት ያሉ ዋና ዋና ተግዳሮቶችን አስመልክተው ጠንካራ ውይይት እንደሚያደርጉም ተገልጿል። ከዚህም ባለፈ ስለ ዓለም አቀፍ ደህንነት፣ ስለ አዳዲስ ቴክኖሎጂዎች አስተዳደር፣ ስለ ጦር መሳሪያ ቅነሳና ሰላም ላይ ያተኮረ የኢኮኖሚ ልማት ዙሪያ በተለየ ሁኔታ ውይይት እንደሚያደርጉ የተነገረ ሲሆን የውይይቶቹ ዋና ዓላማ ፈጠራን፣ ኃላፊነትንና ስነ ምግባርን ማዋሃድ የሚችል አዲስ ዓለም አቀፍ አሰራር ለመፈለግ እንደሆነም ተገልጿል። ይህ ተነሳሽነት የኒውክሌር ጦርነትን ለመከላከል በተመሰረተው የኖቤል ተሸላሚዎች ጉባኤ፣ የኖቤል ተሸላሚ ሴቶች ተነሳሽነት የኒውክሌር ጦርነትን ለመከላከል በተቋቋመው ዓለም አቀፍ ሐኪሞች ማኅበር፣ በፑግዋሽ የሳይንስና የዓለም ጉዳዮች ጉባኤ፣ በዩንስ ማዕከል፣ የአሜሪካ ካቶሊክ ዩኒቨርሲቲ፣ የቺካጎ ዩኒቨርሲቲ የአደጋ ስጋት ላቦራቶሪ፣ የሃርቫርድ የሕክምና ትምህርት ቤት፣ የብሪንግሃም ሴቶች ሆስፒታል፣ የኖትርዳም ዩኒቨርሲቲ፣ የአቶሚክ ሳይንሲስቶች ማኅበር እና የሶጋ ጋይካ ኢንተርናሽናል ተቋም አጋርነት እንዲሁም ዶመስ ኮሚኒስት ፋውንዴሽን እንደ ዋና ሴክሬታሪያት በመሆን እንደተዘጋጀም ተገልጿል። ከዚህም ባሻገር አንዳንድ የዓለም ግንባር ቀደም ዩኒቨርሲቲዎችና የምርምር ተቋማት የተውጣጡ ተወካዮች የሚሳተፉ ሲሆን ከእነዚህም መካከል የሃርቫርድ ዩኒቨርሲቲ፣ የስታንፎርድ ዩኒቨርሲቲ፣ የኮሎምቢያ ዩኒቨርሲቲ፣ የፕሪንስተን ዩኒቨርሲቲ፣ የካሊፎርኒያ ዩኒቨርሲቲ፣ በርክሌይ በሞንትሬ የሚገኘው የማድልበሪ ዓለም አቀፍ ጥናት ተቋም፣ የኦክስፎርድ ዩኒቨርሲቲ፣ የማንቸስተር ዩኒቨርሲቲ፣ የፈረንሳይ ኮሌጅ፣ የኩዊንስ ዩኒቨርሲቲ፣ የሲሞን ፍሬዘር ዩኒቨርሲቲ፣ የአውስትራሊያ ብሔራዊ ዩኒቨርሲቲ፣ የአንተርወርፕ ዩኒቨርሲቲ፣ የቅዱስ ፓትሪክ ጳጳሳዊ ዩኒቨርሲቲ፣ ቶር ቬርጋታ የሚሰኘው የሮም ዩኒቨርሲቲ፣ የባልሴሮይ ተቋም፣ የደቡባዊ ካሊፎርኒያ ዩኒቨርሲቲ እና ቴሌማቲካ ኢንተርናዚዮናሌ ዩኒቨርሲቲ እንደሚገኙበት ተገልጿል። ይህ ስብሰባ አሁን ባለንበት በሰው ሰራሽ አስተውሎት የኒውክሌር እና የራስ ገዝ ጦርነት መሳሪያዎች አዳዲስ ቴክኖሎጂዎች የፕሮቶኮሎች እና የዲጂታል ልማት ሞዴሎች ዘመን ሰላምን ለማስፈን ትጥቅ መፍታት እና የጦር መሳሪያ ቅነሳ አስፈላጊነት ላይ በማተኮር ሮም ላይ የተዘጋጀውን ረቂቅ ሰነድ በማጽደቅ እንደሚጠናቀቅ የተነገረ ሲሆን ይህ ሰነድ በትብብር፣ በሰብአዊ ክብር፣ በሁለንተናዊ የሰው ልጅ እድገትና በሕዝቦች መካከል ሰላም ላይ የተመሰረተ የዓለም አቀፍ ደህንነት ራእይን በማራመድ የሰው ሰራሽ አስተውሎት አስተዳደርን በተመለከተ መርሆችንና መመሪያዎችን ለመመስረት የተዘጋጀ እንደሆነም ተነግሯል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ የጋራ ጥቅምን ትርጉም በተመለከተ በካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ውስጥ ከቁጥር 1905 እስከ 1912 ድረስ የተገለጸውን አስተምሮ እናቀርብላችኋለን። የጋራ ጥቅም ከሰው ልጅ ማኅበራዊ ተፈጥሮ በሚመነጭ የእያንዳንዱ ግለሰብ ጥቅም በተራው ከሰው ጋር በተያያዘ ሁኔታ ብቻ ሊገለጥ ከሚችለው የጋራ ጥቅም ጋር የግድ ይያያዛል። የጋራ ጥቅም ሲባል ሰዎች በቡድን ወይም በተናጠል ሐሳባቸው ሙሉ በሙሉና በቀላል በሚሟላበት የማኅበራዊ ሁኔታዎች አጠቃላይ ድምር መሆኑ ግንዛቤ ሊያገኝ ይገባል። የጋራ ጥቅም የሁሉንም ሕይወት ይመለከታል። አርቆ አስተዋይነትን ይጠይቃል። በተለይም በበለጠ ሁኔታ በስልጣን ላይ የሚገኙ ሰዎችን ብልህነት ይጠይቃል። የጋራ ጥቅም ሦስት መሠረታዊ ነጥቦችም ያካትታል። አንደኛ፣ የጋራ ጥቅም ለሰው ክብር ቅድሚያ መስጠትን ይጠይቃል። ስለ ጋራ ጥቅም ሲባል ባለሥልጣናት የሰዎችን መሠረታዊና የማይገረሰስ መብት የማክበር ግዴታ አለባቸው። ኅብረተሰቡ እያንዳንዱ አባል ጥሪውን ከፍጻሜ እንዲደርስ ሊተባበረው ግድ ነው። የጋራ ጥቅም የሚገኘው ወይም አለ የሚባለው ሰብአዊ ክብርን ለማዳበር አስፈላጊ የሆነ ባሕርያዊ ነጻነትን ተግባራዊ የሚያደርጉ ሁኔታዎች ሲኖሩ ነው። በተለይም ሰዎች በነጻ ህሊና መንቀሳቀስ መስራት ሲችሉ፣ ግላዊ ነጻነታቸው ሲጠበቅና ሃይማኖት ነክ በሆኑ ጉዳዮች በራሳቸው መወሰን ሲችሉ የነኚህ ሁኔታዎች መኖር ይረጋገጣል። ሁለተኛ፣ የጋራ ጥቅም ማህበራዊ ብልጽግናና የራሱ የቡድንን እድገት ይጠይቃል። እድገት የማህበራዊ ሁኔታዎች ሁሉ ማሳያ ነው። በርግጥም በጋራ ጥቅም ስም በተለያዩ ጥቅሞች መካከለ ተገቢውን ዳኝነት መስጠት የባለስልጣናት ተግባር ነው። ይሁንና ስልጣን እውነተኛ ሰባዊ ህይወት ለመምራት የሚያስፈልጉትን ምግብ፣ ልብስ፣ ጤና፣ ስራ፣ ትምህርትና ባህል፣ ተገቢ መረጃ፣ ቤተሰብ የመመስረት መብትና የመሳሰሉትን ለእያንዳንዱ ማስገኘት ይኖርበታል። በመጨረሻም የጋራ ጥቅም ለትክክለኛ ስርዓት የሚያስፈልጉትን ሰላምን ማለትም መረጋጋትንና ደህንነትን ይጠይቃል። ከስነ ምግባር አኳያ ተቀባይነት ባለው መንገድም ስልጣን የህብረተሰቡንና የአባላቱን ደህንነት የማስጠበቅ ድርሻ እንዳለው ይገመታል። ስልጣን ህጋዊ ለሆነ ግላዊና የጋራ ጥበቃ መብት መሰረት ነው። እያንዳንዱ ሰባዊ ህብረተሰብ በዚሁ መልኩ እንዲታወቅለት የሚፈልገው የጋራ ጥቅም አለው። እጅግ የተሟላው ተግባራዊነቱ የሚንጸባረቀውም በፖለቲካዊው ማህበረሰብ ውስጥ ነው። የሲቪሉን ህብረተሰብ የዜጎችንና በመካከሉ ያሉ አካላትን የጋራ ጥቅም መጠበቅና ማሳደግ የመንግሥት ተግባር ነው። የሰው እርስ በርስ መደጋገፍ በዓለም ውስጥ እያደገና ቀስ በቀስም እየተስፋፋ በመሄድ ላይ ይገኛል። እኩል ተፈጥሯዊ ክብር ያላቸውን ህዝቦች ያቀፈው የሰብአዊ ቤተሰብ ትስስር ዓለም አቀፋዊ የጋራ ጥቅም መኖሩን ያመለክታል። ይህም ጥቅም የሰዎችን የተለያዩ ፍላጎቶች ለማርካት የሚችል የህዝቦች ማህበረሰባዊ ድርጅት መኖርን ይጠይቃል። ይህም የምግብ፣ የጤና አጠባበቅ፣ የትምህርት ጥያቄዎችን ከዚህም በላይ እዚህና እዚያ የሚነሱ አንዳንድ ሁኔታዎችን ለምሳሌም በመላው ዓለም ተበታትነው የሚገኙ ስደተኞችን ችግር የሚያቃልል ስደተኞችንና ቤተሰቦቻቸውን የሚረዳ ድርጅት መመስረትን ያካትታል። የጋራ ጥቅም ሁል ጊዜ በሰዎች እድገት ላይ የሚያተኩር ነው። የነገሮች አደረጃጀት ምን ጊዜም ለሰዎች ቅድሚያ የሚሰጥ እንጂ በተቃራኒው መሆን የለበትም። ይህም ስርዓት የተመሠረተው በእውነት ላይ፣ የተገነባው በፍትህ ላይ፣ የሚንቀሳቀሰው በፍቅር ነው። ተሳትፎ አንድ ሰው በማኅበራዊ መስተጋብር በፈቃደኝነትና በችሮታው የሚፈጽመው ሥራ ነው። የጋራ ጥቅምን በማጎልበት ረገድ ሁሉም እንደየደረጃውና እንደየሚናው መሳተፍ ይኖርበታል። ይህ ግዴታ በሰው ልጅ ባሕርያዊ ክብር ውስጥ ያለ ነው። ከሁሉ በፊት ተሳትፎ ገቢራዊ የሚሆነው አንድ ሰው ኃላፊነትን ሲቀበል፣ ለምሳሌም ቤተሰቡን ለማስተማር በሚያደርገው ጥንቃቄ፣ ትጋት ባልተለየው ሥራውና በመሳሰለው ግላዊ ተጠያቂነትን ተቀብሎ ለኅብረተሰቡና ለሌሎች ጥቅም ሲሰለፍ ነው። በተቻለ መጠን ዜጎች በመንግሥታዊ እንቅስቃሴ ንቁ ተሳትፎ ማድረግ አለባቸው። የዚህ ተሳትፎ ባሕሪ ከአገር አገር ወይም ከባህል ባህል ሊለያይ ይችላል። በሥርዓታቸው አብዛኛውን ዜጋ እውነተኛ ነጻነት በሰፈነበት ሁኔታ በመንግሥት ሥራ ውስጥ የሚሳተፉ አገሮችን ሁሉ ሊያመሰግናቸው ይገባል። የጋራ ጥቅምን እውን ለማድረግ በሚደረጉ ጥረቶች ሁሉ ተሳታፊዎች ልክ እንደ ማንኛውም ሥነ ምግባራዊ ግዴታ ራሱ የማይቋረጥ ተሐድሶ ያልተለየው መለወጥን ያደርጉ ዘንድ ይጠበቅባቸዋል። የቡድኑን አባላት በራስ የመተማመን ዝንባሌ የሚያጎለብቱ እሴቶችን ማጠናከርና ራሳቸውን ለሌሎች አገልግሎት ያውሉ ዘንድ ማበረታታት በስልጣን ላይ የሚገኙ ኃላፊዎች ግዴታ ነው። ተሳትፎ የሚጀምረው በትምህርትና በባህል ነው። ምንም ቢሆን የሰው ልጅ መጻኢ ዕድል መጪዎቹ ትውልዶች ሕይወትና ብሩህ ተስፋ የሚጠብቃቸው ስለመሆኑ ማሳመን በሚችሉ ሰዎች መዳፍ ውስጥ እንዳለ ማሰብ ይችላል። ክቡራትና ክቡራን አድማጮቻችን ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለረቡዕ ሐምሌ 8 2018 ዓመተ ምህረት ያልናቸው ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የሐሙስ ሐምሌ 9 2018 ዓ.ም ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ብፁዕ ካርዲናል ማቴዎ ዙፒ እግዚአብሔር በዩክሬን ፍትሃዊ ሰላም እንዲያወርድ በማለት ጸሎት ማቅረባቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። የኒውክሌር ጦር መሳሪያዎችና የሰው ሰራሽ አስተውሎት አዲስ አስተሳሰብን እንደሚጠይቁ መገለጹን የተመለከተ ዘገባ በሁለተኛው የዜና ክፍላችን እናቀርብላችኋለን። በፓኪስታን በሃይማኖቶች መካከል የሚወሰደው ገንቢ እርምጃ በክርስቲያን ቤተሰብ ላይ የሚፈጸመውን ጥቃት ይከላከላል መባሉን በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም እምነታችን ይህ ነው በሚላርስት የሚቀርብላችሁን ሳምንታዊ ዝግጅት እናስደምጣችኋለን። እነዚህን ለዕለቱ ያልናችሁን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይል ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማቸዋለን። ብፁዕ ካርዲናል ማቴዎ ዙፒ እግዚአብሔር በዩክሬን ፍትሐዊ ሰላም እንዲያወርድ በማለት ጸሎት አቀረቡ። በጦርነት በተጎዳችው ዩክሬን ጉብኝት በማድረግ ላይ የሚገኙት የጣሊያን ብፁዓን ጳጳሳት ጉባኤ ፕሬዚደንት ብፁዕ ካርዲናል ማቴዎ ዙፒ በኪየቭ ዩክሬንን በማስታወስ ባደረሱት ጸሎት የሁሉን ቻይ እግዚአብሔር በረከትና ጥበቃን ለምነዋል። ብፁዕነታቸው ከዚህም በተጨማሪ በዩክሬን የነጻነት ቀን በዓልም ተገኝተዋል። ብፁዕ ካርዲናል ማቴዎ ዙፒ በአገሩ ቋንቋ ባደረሱት ጸሎት ዩክሬን ውስጥ ፍትሐዊ ሰላም እንዲወርድ፣ እስረኞች ወደ አገራቸው እንዲመለሱ፣ የታገቱት ሕፃናት ከወላጆቻቸው ጋር እንዲገናኙና የጠፉትም እንዲገኙ፣ ሁሉም ሰው በሞት የተለዩዋቸውንና የሚወደዋቸውን ቤተሰቦች አስክሬን በማግኘት ሐዘናቸውን መግለጽ እንዲችሉና እያንዳንዳችን የሰላም ገንቢዎች የመሆን ድፍረትና ጥበብ እንድናገኝ በማለት ጸልየዋል። የጣሊያን ብፁዓን ጳጳሳት ጉባኤ ፕሬዚደንት ብፁዕ ካርዲናል ማቴዎ ዙፒ የዩክሬን ተልእኳቸውን በጀመሩበት ሦስተኛ ቀን ረቡዕ ሐምሌ 8 2018 ዓ.ም ምሽት ወደ ኪየቭ ከመጓዛቸው በፊት የሊቪቭ ክልልን ጎብኝተዋል። የብፁዕነታቸው ጉብኝት ዓላማ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለዩክሬን ያላቸውን ቅርበት ለመግለጽና ከነፍሲሔር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በተቀበሉት አደራ እንደ ጎርጎሮሳውያኑ በ2023 ዓመተ ምሕረት ባደረጉት የመጀመሪያ ተልእኳቸው ወቅት የጀመሯቸውን ግንኙነቶች፣ የቅድስት መንበር የሰብአዊ እርዳታ ጥረትና የመገናኛ መንገዶችን ለማጠናከር እንደሆነ ታውቋል። ጥረቶቹ የሚያተኩሩት የጦር እስረኞችን ልውውጥ በማመቻቸት ከዩክሬን በኃይል ወደ ሩሲያ እንደተወሰዱ የሚነገሩ ሕፃናትን መመለስና በግጭቱ ወቅት የተገደሉ ሰዎች አስክሬን ወደ አገራቸው መመለስ ላይ እንደሆነ ታውቋል። ብፁዕ ካርዲናል ማቴዎ ዙፒ በእነዚህ አካባቢዎች የሚሰሩ የማኅበራትና መንግሥታዊ ካልሆኑ ድርጅቶች ተወካዮች ጋር ለመገናኘት ቀጠሮ የያዙ ሲሆን በዚህ ጉብኝታቸው ወቅት ከአገሪቱ ፕሬዚደንት ቮሎዲሚር ዘለንስኪ ጋር ይፋዊ ስብሰባ ባያደርጉም ከሦስት ዓመታት በፊት መገናኘታቸው ይታወሳል። ብፁዕ ካርዲናል ማቴዎ ዙፒ ረቡዕ ሐምሌ 8 2018 ዓመተ ምህረት ጠዋት በሐዋርያዊ እንደራሴ ጽሕፈት ቤት ውስጥ ሊቀ ጳጳስ ብፁዕ አቡነ ቢስባልዳስ ሁልቦካስ ባቀረቡት መሥዋዕተ ቅዳሴ ላይ ከተገኙ በኋላ የኪየቭን ሩስ የጥምቀት መታሰቢያን በማስመልከት የተዘጋጀውን ክብረ በዓል ተሳትፈዋል። በኪየቭ በተካሄደው ሥነ ሥርዓት ላይ ከተገኙት መካከል የተለያዩ የሃይማኖት ማኅበረሰቦች ተወካዮች፣ የዩክሬን ግሪክ ካቶሊካዊት ቤተ ክርስቲያን መሪ ሊቀ ጳጳስ ብፁዕ አቡነ ስቪያቶስላቭ ሼፕቹክና የአውሮፓ ኮሚሽን ፕሬዚደንት ኡርሱላ ቮንደርሌይን ይገኙበታል። ፕሬዚደንቷ ጦርነቱ በሩሲያና ዩክሬን መካከል ከፈነዳበት ጊዜ ጀምሮ ዩክሬንን 11 ጊዜ ጎብኝተዋል። ብፁዕ ካርዲናል ማቴዎ ዙፒ በኪየቭ በሚገኘው ቅዱስ ሚካኤል አደባባይ የተዘጋጀውን ሥነ ሥርዓት የተሳተፉ ሲሆን እንደ ጣሊያኑ ዕለታዊ ጋዜጣ አቬኒር ዘገባ መሠረት ሩሲያ ሙሉ ወረራ ካደረገችበት የመጀመሪያዎቹ ቀናት ጀምሮ አደባባዩ በጦርነቱ ለተገደሉት ሰዎች መታሰቢያ ሆኖ አገልግሏል። ብፁዕ ካርዲናል ማቴዎ ዙፒ ከፕሬዚደንት ዘሌንስኪና ከሌሎች ተሳታፊዎች ጋር ሆነው በጦርነቱ ወቅት የተገደሉት ሰዎች ፎቶግራፎችን በመመልከት በክብር ያስታውሷቸው ሲሆን ብፁዕነታቸው ለመታሰቢያነታቸው እንዲሆን በማለት ቀይ የጽጌረዳ አበባዎችን ይዘው ሲጓዙ ታይተዋል። የቦሎኛ ከተማ ሊቀ ጳጳስና የጣሊያን ብፁዓን ጳጳሳት ጉባኤዎች ፕሬዚደንት ብፁዕ ካርዲናል ማቴዎ ዙፒ በሥነ ሥርዓቱ ወቅት በአገሪቱ ውስጥ ፍትሐዊ ሰላም እንዲሰፍን ወደ እግዚአብሔር ዘንድ ጸሎታቸውን በማቅረብ አማላጅነቱንም ለቅዱስ ቮሎዲሚር አደራ ሰጥተዋል። የቅዱሱን ስም የዩክሬንና የሩሲያ ፕሬዚደንቶች እንደሚጋሩት ጠቅሰው ቅዱስ ቮሎዲሚር የሁለቱን መንግሥታት መሪዎች አእምሮንና ልብን እንዲያበራ የፍትሕና የሰላም ጎዳናዎችን እንዲከፍት በማለት ጸሎት አቅርበዋል። የብፁዕ ካርዲናል ማቴዎ ዙፒ የሰላም ጸሎት በዩክሬን የጀመሯቸውን የቀድሞ ቀናት መርሃ ግብርንም ያካተተ ሲሆን ይህም በመጀመሪያ ቀን ጉብኝታቸው በፖላንድ ድንበር አቅራቢያ በሚገኘው በዛኪዳንድ የጦር እስረኞችን የጎበኙበት መሆኑ ይታወሳል። ብፁዕ ካርዲናል ማቴዎ ዙፒ በኋላም በሊቪቭ የክልሉ ወታደራዊ አስተዳደር ኃላፊ ከሆኑት ማክሲም ኮስትስኪ ጋር የተገናኙ ሲሆን ኃላፊው ቅድስት መንበር የጦር እስረኞችንና ሕፃናትን ወደ ቀድሞ ሁኔታቸው ለመመለስ እንዲሁም የጠፉትን ለማግኘት ላደረገችው ጥረት ካመሰገኑ በኋላ በሊቪቭ ክልል በቅድስት መንበርና በጣሊያን ተቋማት መካከል የትብብር መስኮች እንዲዘረጉ ሐሳባቸውን አቅርበዋል። ብፁዕ ካርዲናል ማቴዎ ዙፒ በቀኑ መጨረሻ በሊቪቭ የሚገኘውን የቅዱስ ኤጂዲዮ ማኅበረሰብ ዋና ጽሕፈት ቤትን ጎብኝተው ከድርጅቱ እርዳታን የሚያገኙ የውስጥ ተፈናቃዮችን ጨምሮ የአካባቢው ካቶሊካዊ ማኅበረሰብ አባላትን ባነጋገሯቸው ወቅት በሰጡት የማበረታቻ ቃል የርዕሰ ሊቃነ ጳጳሳት ሊዮ 14ኛን ቅርበት ገልጸውላቸዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የኒውክሊየር ጦር መሳሪያዎችና የሰው ሰራሽ አስተውሎት አዲስ አስተሳሰብን እንደሚጠይቁ ተገለጸ። በካስቴል ጋንዶልፎ ውዳሴ ላንቴሁን መንደር ከሐምሌ 7 እስከ ሐምሌ 9 2018 ዓመተ ምህረት ድረስ በመካሄድ ላይ በሚገኝ የዓለም አቀፍ የኖቤል ተሸላሚዎች ጉባኤ ላይ የተገኙት የጉባኤው ዋና ዳይሬክተር ሜሊሳ ፓርክ የሰው ሰራሽ አስተውሎት በኒውክሌር ጦር መሳሪያዎች ላይ የሚፈጥረው አደጋ እየጨመረ መሆኑን ገልጸው ውይይትን ትጥቅ ማስፈታትንና ዓለም አቀፍ ሕግን የማጠናከር አዲስ ቁርጠኝነት እንደሚያስፈልግ አሳስበዋል። ዋና ዳይሬክተሯ ሜሊሳ ፓርክ በዓለማችን ውስጥ ግጭቶች እየጨመሩ በሄዱበትና ኒውክሌር የጦር መሳሪያዎችን ለማስወገድ የሚደረግ ጥረት ዓለም አቀፍ ገጽታን በሚያሳይበት በዚህ ወቅት የዓለም መሪዎች ለውይይት፣ ለዲፕሎማሲና ትጥቅ ለማስፈታት ለሚደረግ የድጋፍ ዘመቻ ያላቸውን ተቃውሞ እንዲተዉ አሳስበዋል። ሜሊሳ ፓርክ በካስቴል ጋንዶልፎ በሚገኘው በውዳሴ ላንቴሁን መንደር የኒውክሌር ጦር መሳሪያና በሰው ሰራሽ አስተውሎት ላይ በመካሄድ ላይ ካለው ጉባኤ ጎን ለጎን ለቫቲካን የዜና አገልግሎት ሲናገሩ የኒውክሌር ጦር መሳሪያ ግንባታ በሚያስከትለው የጅምላ ውድመት ላይ ዘላቂ ሰላምን መገንባት እንደማይቻል አስረድተዋል። ጦርነት ባለበት ዓለም ውስጥ ወይስ በፍቅር በመተባበርና እርስ በርስ በመተሳሰር ላይ ባለ ዓለም ውስጥ መኖር እንፈልጋለን በማለት የጠየቁት ሜሊሳ ፓርክ ሰላምና እርስ በርስ በፍቅር መኖር የሰው ልጅ እውነተኛ መሰረት እንደሆነ አስባለሁ ብለዋል። የቅርብ ጊዜ ግጭቶች የደህንነት ስትራቴጂያችን ውስንና ገደብ እንዳላቸው አሳይተውናል ያሉት ሜሊሳ ፓርክ በዩክሬንና በኢራን የተካሄዱትን ጦርነቶች በመጥቀስ የኒውክሌር ጦር መሳሪያዎች ሰላምን አላመጡም፣ ጦርነትንም አላስወገዱም ብለዋል። ስትራቴጂያዊ ጠቀሜታ የሌላቸው እጅግ አደገኛና ውድ ናቸው ብለው ሆኖም ከበስተጀርባው ሆነው ለሰው ልጅ መኖርና በእያንዳንዱ ቅጽበት የህልውና ስጋት መፍጠራቸውን ቀጥለዋል ብለዋል። እንደ ፓርክ ገለጻ መሰረት የአሁኑ ዓለም አቀፍ የደህንነት ሁኔታ ፍጹም የሆነ የመተማመን እጥረት ያለበት ሲሆን ኒውክሌር የጦር መሳሪያ የታጠቁ አገራትን የሚያካትቱ ግጭቶች የመሳሪያ ቁጥጥር ስምምነቶችን ከማፍረስ በተጨማሪ የኒውክሌር ስጋቶችንና አዲስ የኒውክሌር የጦር መሳሪያ ውድድርን እየጨመሩ እንደሚገኙ ታውቋል። ሜሊሳ ፓርክ በገለጻቸው እያየነው ያለው የኒውክሌር ጦር መሳሪያዎች የመጠቀም ከፍተኛ አደጋ ነው ብለው የሰው ሰራሽ አስተውሎት ከወታደራዊ ስርዓቶች ጋር መዋሃድ አደጋውን እያባባሰው እንደሚገኝ አስጠንቅቀዋል። በወታደራዊ መንገድ ከመቀጠልና ከግጭት ይልቅ ውይይት፣ ወታደራዊ ኃይልን ከመጠቀም ይልቅ በዲፕሎማሲ ላይ የተመሠረተ አዲስ የአስተሳሰብ መንገድ ማግኘት እንደሚገባ ጥሪ አቅርበዋል። ሜሊሳ ፓርክ በዩክሬንና በኢራን የሚካሄዱ ጦርነቶችን ጨምሮ በዛሬዎቹ ግጭቶች ላይ በማሰላሰል እንደተናገሩት ሲቪሎች የአመፅን ከፍተኛ ጫና እየተሸከሙ መሆናቸውን ተናግረው በሲቪል መሠረተ ልማቶች ላይ የሚሰነዘሩ ጥቃቶችና ሰዎች በሕይወት ለመትረፍ የሚለማመዷቸው መንገዶች እየተለመዱ መምጣታቸውን ተናግረዋል። እንደዚሁም ዘመናዊ ጦርነት አስገድዶ መድፈርን እንደ ጦርነት ዘዴ አድርጎ መጠቀም እንደሚያካትት ተናግረው እንደዚሁም ማኅበራዊ ሚዲያና ፈጣን ግንኙነቶች የግጭት እውነታዎችን ከመቼውም ጊዜ በበለጠ እንዲታዩ ማድረጉንና ይህም በዓለም ዙሪያ ያሉ ሰዎች ጦርነት ሲከሰት የሚከፍሉት ዋጋ ከፍተኛነት እንዲታይ ማድረጉን አስረድተዋል። የምናየው ትምህርት ጦርነትን ለመከላከል የምንችለውን ሁሉ ማድረግ እንዳለብን ነው ያሉት ሜሊሳ ፓርክ ይህንን እውነታ በአእምሯችን ይዘን በካስቴል ጋንዶልፎ የሚካሄደውን ዓለም አቀፍ የኖቤል ተሸላሚዎች ጉባኤ ሰብአዊነትን ማዕከል ለማድረግ ትክክለኛ አጋጣሚ ነው ሲሉ ገልጸው የጉባኤው ውይይቶች የዛሬውን ዓለም አቀፍ የደህንነት ተግዳሮቶችን ለመፍታት ከፖለቲካዊና ከሳይንሳዊ እውቀት ጎን ለጎን የሥነ ምግባር አመራር አስፈላጊነትን እንደሚያንጸባርቁ አስረድተዋል። የኒውክሌር ጦር መሳሪያዎችን የማስወገድና በሰው ሰራሽ አስተውሎት አማካኝነት የሚፈጠሩ አደጋዎችን ለመፍታት የሚደረገው ዘመቻ የፖለቲካ ወይም የደህንነት ጉዳይ ብቻ ሳይሆን በመሰረቱ የሞራል ጉዳይ ነው ያሉት ሜሊሳ ፓርክ የኒውክሌር ጦር መሳሪያ ማስወገድና የሰው ሰራሽ አስተውሎት አስተዳደር ከባርነት መወገድና ከዓለም አቀፍ የሰብአዊ መብቶች ድንጋጌ ተቀባይነት ጋር የሚመሳሰል የሞራል ግዴታ ነው ሲሉ ገልጸው የሰው ልጅ የቴክኖሎጂ እድገት ለሕይወት ይጠቅማል ወይስ አደጋ ላይ ይጥላል በሚለው ጉዳይ ላይ ግልጽ የሆነ ምርጫ እንደሚገጥመው ተናግረዋል። እስከሚቀጥለው ዓመት የዓለም መሪዎች ዓለም ደህንነቱ ይበልጥ እንዲጠበቅ ምን ማድረግ እንደሚችሉ የተጠየቁት ሜሊሳ ፓርክ አንድ ተግባራዊ ሊሆን የሚችል እርምጃን ጠቁመው ይህም የኒውክሌር ጦር መሳሪያዎች ክልከላ ስምምነትን መቀላቀል ነው ሲሉ መልሰዋል። ቅድስት መንበር ስምምነቱን የተቀላቀለች የመጀመሪያ አገር መሆኗን የገለጹት ሜሊሳ ፓርክ አሁን ወደ 100 የሚጠጉ ፈራሚዎች እንዳሏትና ከኒውክሌር ጦር መሳሪያዎች የጸዳ ዓለምን በመፈለግ ረገድ ዓለም አቀፍ ትብብር ተጨባጭ ምሳሌ እንደሆነች ገልጸዋል። ስምምነቱ እንደሚያሳየው ውይይት፣ ባለብዙ ወገን ትብብርና ዓለም አቀፍ ሕግ ለሰብአዊ መብቶችና ለሰው ልጅ የሚሰጥ አክብሮት ለወታደራዊ መስፋፋትና ለኒውክሌር መከላከያ አስተማማኝ አማራጭ እንደሚሰጡ ገልጸው ወደፊት መጓዝ የምንችለው በውይይት፣ በብዙ ወገን ትብብር፣ በዓለም አቀፍ ሕግና ለሰብአዊ መብቶችና ለሰው ልጅ አክብሮት በመስጠት ነው ሲሉ አስረድተዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በፓኪስታን በሃይማኖቶች መካከል የሚወሰደው ገንቢ እርምጃ በክርስቲያን ቤተሰብ ላይ የሚፈጸመውን ጥቃት ይከላከላል ተባለ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: የሃይማኖት መሪዎች፣ የአካባቢ ባለሥልጣናትና የማኅበረሰብ ትስስሮች ቁርአንን አርክሰዋል የሚል ያልተረጋገጡ ውንጀላዎችን ተከትሎ በካራቺ ውስጥ ከተነሳው ሕዝባዊ ጥቃት ሙከራ ክርስቲያኖችን መከላከላቸው የተነገረ ሲሆን፣ ነገር ግን ክርስቲያኖች አሁንም ድረስ በአደገኛ ሁኔታ ለጥቃት ተጋልጠው እንደሚገኙም ተገልጿል። የፓኪስታን ትልቋ ከተማ በሆነችው ካራቺ ቁርአንን አርክሰዋል የሚል ሐሰተኛ ውንጀላን ተከትሎ በተከሰተው ውጥረትና ጥቃት ከአካባቢው ባለሥልጣናት፣ ከሙስሊም የሃይማኖት መሪዎች፣ ከእስልምና የትምህርት ማኅበራት የተውጣጡ ተማሪዎችና የማኅበረሰቡ አባላት ባደረጉት ፈጣን ጣልቃ ገብነት በከተማዋ ውስጥ በሚገኙ ክርስቲያን ቤተሰቦች ላይ ይፈጸም የነበረውን ጥቃት መከላከል እንደቻሉም ተነግሯል። በፓኪስታን የካቶሊክ ቤተ ክርስቲያን የሰላምና የፍትህ ኮሚሽን ዋና ዳይሬክተር ናኢም ዮሳፍ ጊል ጉዳዩን አስመልክተው ለቫቲካን ዜና እንደተናገሩት ሐምሌ 2 ቀን 2018 ዓመተ ምህረት በባልዲያ ከተማ ተነስቶ ለነበረው ውጥረት የተሰጠው ወቅታዊ የሆነ እርምጃና በሃይማኖት ተቋማት መካከል የሚደረግ ትብብር ሊከሰት የነበረውን አስከፊ አደጋን ለመከላከል እንዴት እንደቻሉ በመጥቀስ፣ ሆኖም ግን አሁንም ድረስ በፓኪስታን የሚገኙ ክርስቲያኖች የሃይማኖታችንን ክብር የሚነካ ንግግር ወይም ድርጊት ፈጽመዋል የሚል ክስ በሚነሳበት ጊዜ ሁሉ ለጥቃት ተጋላጭ የመሆን ስሜት እንደሚሰማቸው አስጠንቅቀዋል። አቶ ጊል እንደተናገሩት የብጥብጡ መነሻ አንድ ሰው ከቅዱስ ቁርአን ላይ የተቀደደ ገጽ በአካባቢው ለሚገኝ የሱቅ ባለቤት ለፖስታ መላኩን ሪፖርቶች እንደሚያሳዩ ጠቁመው፣ ይህ ከቁርአን የተቀደደ ገጽ ክርስቲያን የሆኑና በባልዲያ ከተማ ቃዛፊ ተብሎ በሚጠራው አካባቢ ነዋሪ የሆኑት አዚም ጃቬድ የተባለ ሰውና የእናቱን ፎቶግራፎች ይዟል መባሉን አመላክተው፣ ይህ ፖስታ ከመድረሱ አፍታም ሳይቆይ በርካታ ሰዎች የአዚምን መኖሪያ ቤት መክበባቸውን አስረድተዋል። ሁኔታው በቁጥጥር ስር የዋለው መንግስትና አስተዳደሩ በወቅቱ እርምጃ በመውሰድ ፖሊስ ጥልቅ ምርመራ እንደሚያደርግና ወንጀለኞቹን እንደሚከታተል በማረጋገጡ እንደሆነ ያስረዱት አቶ ጊል በዚህም ምክንያት አመፁ በጊዜ መቆሙን ተናግረዋል። አቶ ጊል አክለውም እነዚህ ክርስቲያን ቤተሰቦች ከጥቃት ለመጠበቅ የሙስሊም የሃይማኖት መሪዎች፣ የእስልምና መንፈሳዊ ትምህርት ተማሪዎችና የአካባቢው ፖለቲከኞች ጣልቃ ገብነት ያልተጠበቀ እንደነበር ገልጸው በዚህም ተግባር በጣም መደሰታቸውና መደነቃቸውን ጠቁመው፣ ይህ ክስተት በማህበረሰቦች መካከል መልካም ግንኙነት ለመገንባት ቀስ በቀስ መንገድ ይከፍታል በማለት ያላቸውን ተስፋ ገልጸዋል። በባልዲያ ከተማ የተከሰቱት ክስተቶች በችግር ጊዜ የቆራጥ አመራር አስፈላጊነትን ያጎላሉ ያሉት ዋና ዳይሬክተሩ በፓኪስታን ከዚህ ቀደም የተፈጸሙትን በክርስቲያኖች ላይ ያነጣጠሩ የጥቃት ድርጊቶችን በመጥቀስ አስተዳደሩና የሃይማኖት ተቋማቱ አመራሮች በጥበብና በብልሃት እርምጃ ከወሰዱ በጃራንዋላና ጎጅራ የተከሰቱ ግጭቶችን ማስወገድ እንደሚቻልም ተናግረዋል። ይህ ክስተት ሰላማዊ ውጤት ቢኖረውም ለሕግ የበላይነት ካለው አመለካከት አንጻር ሰፊ የለውጥ ማሳያ አድርጎ ከመተርጎም እንዲቆጠቡ አስጠንቅቀው፣ አሁን በተወሰደው እርምጃ ብቻ የሕግ የበላይነት እየጠነከረ መጥቷል ተብሎ መናገር እንደማይቻልና አሁንም ብዙ እንደሚቀር ያሳሰቡ ሲሆን፣ በአካባቢው የሚገኙ ክርስቲያን ማህበረሰቦች ሐሰተኛ ክሶች በሚነሱበት ጊዜ ሁሉ በጣም እንደሚጨነቁ አጽንኦት ሰጥተው ገልጸዋል። በፓኪስታን ውስጥ የክርስቲያን ማህበረሰቦች በተደጋጋሚ በሚደርሱ ክስተቶች ምክንያት የጥበቃ ማጣትና ተጋላጭነት ስሜት እንደሚሰማቸው የጠቆሙት አቶ ጊል ክሱ የቀረበው በአንድ ሰው ላይ ቢሆንም ተከሳሹ ክርስቲያን ከሆነ መላው ማህበረሰብ ዋጋውን እንደሚከፍል አስረድተው የማህበረሰቡን እምነት ወደ ነበረበት ለመመለስ ጊዜ እንደሚወስድም አመላክተዋል። ኮሚሽኑ ለበርካታ ዓመታት በዚያ አካባቢ ስለ ሃይማኖት አንድነት ግንዛቤ ማስጨበጫ ስልጠናዎችን ሲሰጥ እንደነበር እና ከአብዛኛዎቹ ማህበረሰቦች ጋር ጥሩ ትስስር መፍጠሩን ያመላከቱት ዳይሬክተሩ፣ ይህ ተነሳሽነት የክርስቲያን ማህበረሰብን ለመጠበቅ በርካታ መልካም ሰዎችን በማነቃቃት ረገድ ጥሩ ሚና መጫወቱን አስረድተው፣ ክስተቱ በእምነት ማህበረሰቦች መካከል የውይይት አስፈላጊነትን የሚያሳይ ተጨባጭ ምሳሌ እንደሆነ ያስታወሱ ሲሆን፣ በሃይማኖት ተቋማት መካከል የሚደረግ ውይይት ትልቅ ትርጉም እንዳለው ጠቁመው፣ ይህ ውይይት በርካታ እንቅፋቶችን ስለሚያስወግድ መቀጠል እንዳለበትም አሳስበዋል። በፓኪስታን ውስጥ ያሉ ካቶሊካውያን አስቸጋሪ ሕይወት እየኖሩ ነው ያሉት አቶ ጊል በሁሉም የህይወት ዘርፎቻቸው መድሎ ውርደትና ጥላቻ ያጋጠማቸው እንደሆነ አሁንም ድረስ በክብር ለመኖር እየታገሉ እንደሆነ አስታውሰው አሁን የተፈጠረው ክስተት ተስፋ የሚሰጥ ነገር መሆኑን የገለጹ ሲሆን በመጨረሻም ይህ ክስተት የተከሰተው በሲንዲ ግዛት እንደሆነና ሲንዲ ከፑንጃብ የበለጠ ታጋሽ የሆነ ማህበረሰብ እንደሚገኝባት ጠቁመው ሁሉም ማለት በሚቻል ደረጃ በክርስቲያኖች ላይ የሚሰነዘሩ ጥቃቶች በፑንጃብ ክልል የደረሱ ናቸው በማለትም አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሐሙስ ሐምሌ 9 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ እምነታችን ይህ ነው በሚል አርዕስት የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።
2: የካቶሊክ ቤተክርስቲያን ከአይሁድ ህዝብ ጋር ያላት ግንኙነት ምንድን ነው? የካቶሊክ ቤተክርስቲያን እግዚአብሔር ቃሉን እንዲቀበሉ ከሁሉ አስቀድሞ ከመረጣቸው የአይሁድ ህዝብ ጋር ልዩ ግንኙነት አላት። ልጅነት፣ ክብር፣ ክዳናት፣ የህግ መሰጠት፣ የመቅደስ ሥርዓት፣ የተስፋው ቃላት፣ አቦ የአይሁድ ህዝብ ናቸው። ከእነርሱም ክርስቶስ በሥጋ መጣ። ሮሜ መልእክት ምዕራፍ 9 ከቁጥር 4 እና 5። የአይሁድ እምነት ከሌሎች ክርስቲያን ያልሆኑ ሃይማኖቶች በተለየ መልኩ በብሉይ ኪዳን ውስጥ ለእግዚአብሔር መገለጥ ምላሽ የሰጠ ነው። በካቶሊክ ቤተ ክርስቲያን ክርስቲያን ባልሆኑ ሃይማኖቶች መካከል ያለው ግንኙነት ምንድን ነው? በተለይ የሰው ዘር በሙሉ የጋራ መነሻና መድረሻ አንድ በመሆኑ በሁሉም ህዝቦች መካከል ግንኙነት አለ። በሌሎች ሃይማኖቶች ውስጥ የሚገኝ ማንኛውም በጎ ነገር ወይም እውነት ከእግዚአብሔር የመጣና የእርሱም እውነት ነጻብራቅ እንደሆነ የካቶሊክ ቤተ ክርስቲያን ትገነዘባለች። በመሆኑም ይህ መልካም ነገር ወይም እውነት ወንጌልን ለመቀበል ሊያዘጋጅና የሰውን ልጅ በክርስቶስ ቤተ ክርስቲያን አንድ እንዲሆኑ ሊያነቃቃ ይችላል። ከቤተ ክርስቲያን ውጪ መዳን የለም የምለው እርግጠኝነት ትርጉሙ ምንድን ነው? ይህ አባባል መዳን አካሉ በሆነችው በቤተ ክርስቲያን በኩል ራስ ከሆነው ከክርስቶስ መሆኑን የሚያመለክት ነው። ስለዚህ ቤተ ክርስቲያን በክርስቶስ የተመሠረተችና ለደህንነት አስፈላጊ መሆኗን እያወቁ ወደ እርሷ ለመግባት ወይም በእርሷ ውስጥ ለመቆየት እምቢ ያሉ ሊድኑ አይችሉም። እንደዚሁም ለክርስቶስና ለቤተ ክርስቲያኑ ምስጋና ይግባቸውና የራሳቸው ባልሆነ ስህተት የክርስቶስ ወንጌልና ቤተ ክርስቲያኑን የማያውቁ ነገር ግን እግዚአብሔርን ከልብ የሚፈልጉና በጸጋ ተነሳስተው ሕሊናቸው በነገራቸው መንገድ ፍቃዱን ለመፈጸም የሚጥሩ ሰዎች ዘላለማዊ መዳንን ሊቀዳጁ ይችላሉ። ቤተ ክርስቲያን ወንጌል ለመላው ዓለም የምትሰብከው ለምንድን ነው? ቤተ ክርስቲያን ይህንን ማድረግ የሚገባት ክርስቶስ ስለዚህ ሄዱና አይዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቋችሁ ደቀ መዛሙርቴ አድርጓችሁ በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ብሎ ስላዘዘ ነው። የዚህ የጌታ ተልእኮዋ ሥልጣን መነሻው ልጁንና መንፈስ ቅዱስን የላከው የእግዚአብሔር ዘላለማዊ ፍቅር ነው። ምክንያቱም እርሱ ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ ይፈልጋል። በአንደኛ ጢሞቴዎስ መልእክት ምዕራፍ 2 ከቁጥር 4 ቤተ ክርስቲያን ልዑክ የሆነችው በምን መልኩ ነው? ቤተ ክርስቲያን በመንፈስ ቅዱስ እየተመራች በታሪክ ሂደት ውስጥ የራሱን የክርስቶስን ተልእኮ ትቀጥላለች። ስለዚህ ክርስቲያኖች ክርስቶስ ያመጣውን ወንጌል ለሰው ሁሉ መስበክ ይኖርባቸዋል። የእርሱንም መንገድ በመከተል እስከ ሰማዕትነት ድረስ ራሳቸውን መሥዋዕት ለማድረግ መዘጋጀት አለባቸው። ቤተ ክርስቲያን ሐዋርያዊት የሆነችው እንዴት ነው? ቤተ ክርስቲያን ከመሠረቷ ሐዋርያዊት ናት። ምክንያቱም የተገነባችው በሐዋርያት መሠረት በኤፌሶን መልእክት ምዕራፍ 2 ከቁጥር 20 ላይ ነውና ትምህርቷም ከሐዋርያት ጋር ተመሳሳይ ስለሆነ ሐዋርያዊት ናት። የሐዋርያት ተተኪ ከሆኑት የጳጳሳትና በጴጥሮስ ተተኪ ከሆኑት እረኛ እየተማረች እየተቀደሰችና እየተመራች እስከ ክርስቶስ ዳግም መጽዋዕት ስለምትቀጥል በአደረጃጀት መዋቅሯ ሐዋርያዊት ናት። የሐዋርያት ተልእኮ ምንን ያካትታል? ሐዋርያት ማለት የተላከ ማለት ነው። በአብ የተላከው ኢየሱስ ከደቀ መዛሙርቱ 12ቱን ወደ እርሱ ጠርቶ ሐዋርያቱ አድርጎ ሾማቸው። የትንሣኤው ምስክሮችና የቤተ ክርስቲያን መሠረት እንዲሆኑ አደረጋቸው። አብ እንደላከኝ እኔ ደግሞ እናንተን እልካችኋለሁ። በዮሐንስ ወንጌል ምዕራፍ 20 ከቁጥር 21 በማለት የርሱን ተልእኮ እንዲቀጥሉ አዘዛቸው። እስከ ዓለም ፍጻሜ ድረስም ከነርሱ ጋር እንደሚኖር ቃል ገባላቸው። ሐዋርያዊ ተተክነት ምንድን ነው? ሐዋርያዊ ተተክነት ማለት በምስጢረ ክህነት አማካይነት የሐዋርያትን ተልእኮና ሥልጣን ለተተኪዎቻቸው ለጳጳሳት ማስተላለፍ ነው። ስለዚህ የማስተላለፍ ሥራ ቤተ ክርስቲያን ከምንጭዋ ጋር በእምነትና በሕይወት ሱታፌ መኖሯን ትቀጥላለች። በዘመናትም ውስጥ በዚህ ዓለም ላይ የክርስቶስን መንግሥት የማስፋፋት ሐዋርያዊ ሥራዋን ታከናውናለች። አማኞች የቤተ ክርስቲያን የመንኩስና ሥልጣነ ተዋረድ ምእመናን ይውት አማኞች እነማን ናቸው? አማኞች የሚባሉት በጥምቀት ከክርስቶስ ጋር የተዋሃዱ የሕዝበ እግዚአብሔር አካል የሆኑ ናቸው። በዚህ ምክንያት እንደየ ሁኔታቸው በክርስቶስ ካህናዊ፣ ነቢያዊና ንጉሣዊ ሥልጣን ተካፋዮች በመሆናቸው እግዚአብሔር ለቤተ ክርስቲያን አደራ በሰጠው ተልእኮ እንዲሳተፉ ተጠርተዋል። የእግዚአብሔር ልጆች እንደ መሆናቸው መጠን በመካከላቸው እውነተኛ እኩልነት፣ ተመሳሳይ ክብር አላቸው። ሕዝበ እግዚአብሔር የተገነባው እንዴት ነው? በአማኞች መካከል በመለኮታዊ ሥራ ምክንያት ምስጢረ ክህነትን የተቀበሉና የቤተ ክርስቲያን የሥልጣን ተዋረድ አካል የሆኑ የተቀደሱ አገልጋዮች አሉ። ሌሎቹ የቤተ ክርስቲያን አባላት ምእመናን ይባላሉ። በሥልጣን ተዋረዱም ሆነ በምእመናን ውስጥ በወንጌል ምስክሮች አዋጅ ይኸውም በድንግልና ወይም በድህነት እና በታዛዥነት ለመኖር በተለየ መንገድ ለእግዚአብሔር ያደሩ አንዳንድ አማኞች አሉ። ክርስቶስ የቤተ ክርስቲያን የሥልጣን ተዋረድ የመሠረተው ለምንድን ነው? ክርስቶስ የቤተ ክርስቲያን የሥልጣን ተዋረድ የመሠረተው በስሙ የእግዚአብሔርን ሕዝብ የመመገብ ተልእኮን ለማሳካት ሲሆን ለዚህም የሚያገለግል ሥልጣን ሰጣቸው። የሥልጣን ተዋረዱ በተቀደሱ አገልጋዮች ይኸውም በጳጳሳት፣ በካህናትና በዲያቆናት የተመሠረተ ነው። ለምስጢረ ክህነት ምስጋና ይድረሰውና ጳጳሳትና ካህናት አገልግሎታቸውን የሚያከናውኑት ራስ በሆነው በክርስቶስ ስም ሲሆን፣ ዲያቆና ደግሞ ሕዝበ እግዚአብሔርን በቃል አገልግሎት፣ በሥርዓት አምልኮና በበጎ አድራጎት ሥራ ያገለግላሉ። የቤተ ክርስቲያን አገልግሎት ኅብረት የሚከናወነው እንዴት ነው? ክርስቶስ የመረጣቸውንና አንድ ላይ የላካቸውን የአስራ ሁለቱን ሐዋርያት አርአያ በመከተል የቤተ ክርስቲያን የሥልጣን ተዋረድ አማኞቹን ሁሉ በአንድነት ሱታፌ ለማገልገል በሚያስችል መልኩ የተዋቀረ ነው። እያንዳንዱ ጳጳስ አገልግሎት የሚሰጠው የማኅበረ ጳጳሳት ኅብረት ውስጥና ከእርሱ ሊቃነ ጳጳሳት ሥልጣን ስር በመሆን ነው። ከእርሱ ሊቃነ ጳጳሳትም ጋር በመሆን በኩላዊት የቤተ ክርስቲያን ጥበቃ ይሳተፋል። ካህናት አገልግሎታቸውን የሚያከናውኑት ከአገር ስብከቱ ቤተ ክህነት ውስጥና ከጳጳሳቸው ጋር ባላቸው ኅብረትና አመራር ስር በመሆን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የሐሙስ ሐምሌ 9 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ብፁዕ ካርዲናል ማቴዎ ዙፒ እግዚአብሔር በዩክሬን ፍትሃዊ ሰላም እንዲያወርድ በማለት ጸሎት ማቅረባቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። የኒውክሌር ጦር መሳሪያዎችና የሰው ሰራሽ አስተውሎት አዲስ አስተሳሰብን እንደሚጠይቁ መገለጹን የተመለከተ ዘገባ በሁለተኛው የዜና ክፍላችን እናቀርብላችኋለን። በፓኪስታን በሃይማኖቶች መካከል የሚወሰደው ገንቢ እርምጃ በክርስቲያን ቤተሰብ ላይ የሚፈጸመውን ጥቃት ይከላከላል መባሉን በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም እምነታችን ይህ ነው በሚል አርዕስት የሚቀርብላችሁን ሳምንታዊ ዝግጅት እናስደምጣችኋለን። እነዚህን ለዕለቱ ያልናችሁን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይል ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ብፁዕ ካርዲናል ማቴዎ ዙፒ እግዚአብሔር በዩክሬን ፍትሃዊ ሰላም እንዲያወርድ በማለት ጸሎት አቀረቡ። በጦርነት በተጎዳችው ዩክሬን ጉብኝት በማድረግ ላይ የሚገኙት የጣሊያን ብፁዓን ጳጳሳት ጉባኤ ፕሬዚደንት ብፁዕ ካርዲናል ማቴዎ ዙፒ በኪየቭ ዩክሬንን በማስታወስ ባደረሱት ጸሎት የሁሉን ቻይ እግዚአብሔር በረከትና ጥበቃን ለምነዋል። ብፁዕነታቸው ከዚህም በተጨማሪ በዩክሬን የነጻነት ቀን በዓልም ተገኝተዋል። ብፁዕ ካርዲናል ማቴዎ ዙፒ በአገሩ ቋንቋ ባደረሱት ጸሎት ዩክሬን ውስጥ ፍትሐዊ ሰላም እንዲወርድ፣ እስረኞች ወደ አገራቸው እንዲመለሱ፣ የታገቱት ሕፃናት ከወላጆቻቸው ጋር እንዲገናኙና የጠፉትም እንዲገኙ፣ ሁሉም ሰው በሞት የተለዩዋቸውንና የሚወደዋቸውን ቤተሰቦች አስክሬን በማግኘት ሐዘናቸውን መግለጽ እንዲችሉና እያንዳንዳችን የሰላም ገንቢዎች የመሆን ድፍረትና ጥበብ እንድናገኝ በማለት ጸልየዋል። የጣሊያን ብፁዓን ጳጳሳት ጉባኤ ፕሬዚደንት ብፁዕ ካርዲናል ማቴዎ ዙፒ የዩክሬን ተልእኳቸውን በጀመሩበት ሦስተኛ ቀን ረቡዕ ሐምሌ 8 2018 ዓ ም ምሽት ወደ ኪየቭ ከመጓዛቸው በፊት የሊቪቭ ክልልን ጎብኝተዋል። የብፁዕነታቸው ጉብኝት ዓላማ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለዩክሬን ያላቸውን ቅርበት ለመግለጽና ከነፍሲሔር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በተቀበሉት አደራ እንደ ጎርጎሮሳውያኑ በ2023 ዓ ም ባደረጉት የመጀመሪያ ተልእኳቸው ወቅት የጀመሯቸውን ግንኙነቶች፣ የቅድስት መንበር የሰብአዊ እርዳታ ጥረትና የመገናኛ መንገዶችን ለማጠናከር እንደሆነ ታውቋል። ጥረቶቹ የሚያተኩሩት የጦር እስረኞችን ልውውጥ በማመቻቸት ከዩክሬን በኃይል ወደ ሩሲያ እንደተወሰዱ የሚነገሩ ሕፃናትን መመለስና በግጭቱ ወቅት የተገደሉ ሰዎች አስክሬን ወደ አገራቸው መመለስ ላይ እንደሆነ ታውቋል። ብፁዕ ካርዲናል ማቴዎ ዙፒ በእነዚህ አካባቢዎች የሚሰሩ የማኅበራትና መንግሥታዊ ካልሆኑ ድርጅቶች ተወካዮች ጋር ለመገናኘት ቀጠሮ የያዙ ሲሆን በዚህ ጉብኝታቸው ወቅት ከአገሪቱ ፕሬዚደንት ቮሎዲሚር ዘለንስኪ ጋር ይፋዊ ስብሰባ ባያደርጉም ከሦስት ዓመታት በፊት መገናኘታቸው ይታወሳል። ብፁዕ ካርዲናል ማቴዎ ዙፒ ረቡዕ ሐምሌ 8 2018 ዓመተ ምህረት ጠዋት በሐዋርያዊ እንደራሴ ጽሕፈት ቤት ውስጥ ሊቀ ጳጳስ ብፁዕ አቡነ ቢስቫልዳስ ሁልቦካስ ባቀረቡት መሥዋዕተ ቅዳሴ ላይ ከተገኙ በኋላ የኪየቭን ሩስ የጥምቀት መታሰቢያን በማስመልከት የተዘጋጀውን ክብረ በዓል ተሳትፈዋል። በኪየቭ በተካሄደው ሥነ ሥርዓት ላይ ከተገኙት መካከል

ዘለንስኪና ከሌሎች ተሳታፊዎች ጋር ሆነው በጦርነቱ ወቅት የተገደሉት ሰዎች ፎቶግራፎችን በመመልከት በክብር ያስታውሷቸው ሲሆን ብፁዕነታቸው ለመታሰቢያነታቸው እንዲሆን በማለት ቀይ የጽጌረዳ አበባዎችን ይዘው ሲጓዙ ታይተዋል። የቦሎኛ ከተማ ሊቀ ጳጳስና የጣሊያን ብፁዓን ጳጳሳት ጉባኤዎች ፕሬዚደንት ብፁዕ ካርዲናል ማቴዎ ዙፒ በሥነ ሥርዓቱ ወቅት በአገሪቱ ውስጥ ፍትሐዊ ሰላም እንዲሰፍን ወደ እግዚአብሔር ዘንድ ጸሎታቸውን በማቅረብ አማላጅነቱንም ለቅዱስ ቮሎዲሚር አደራ ሰጥተዋል። የቅዱሱን ስም የዩክሬንና የሩሲያ ፕሬዚደንቶች እንደሚጋሩት ጠቅሰው ቅዱስ ቮሎዲሚር የሁለቱን መንግሥታት መሪዎች አእምሮንና ልብን እንዲያበራ የፍትሕና የሰላም ጎዳናዎችን እንዲከፍት በማለት ጸሎት አቅርበዋል። የብፁዕ ካርዲናል ማቴዎ ዙፒ የሰላም ጸሎት በዩክሬን የጀመሯቸውን የቀድሞ ቀናት መርሃ ግብርንም ያካተተ ሲሆን ይህም በመጀመሪያ ቀን ጉብኝታቸው በፖላንድ ድንበር አቅራቢያ በሚገኘው በዛኪዳንድ የጦር እስረኞችን የጎበኙበት መሆኑ ይታወሳል። ብፁዕ ካርዲናል ማቴዎ ዙፒ በኋላም በሊቪቭ የክልሉ ወታደራዊ አስተዳደር ኃላፊ ከሆኑት ማክሲም ኮስትስኪ ጋር የተገናኙ ሲሆን ኃላፊው ቅድስት መንበር የጦር እስረኞችንና ሕፃናትን ወደ ቀድሞ ሁኔታቸው ለመመለስ እንዲሁም የጠፉትን ለማግኘት ላደረገችው ጥረት ካመሰገኑ በኋላ በሊቪቭ ክልል በቅድስት መንበርና በጣሊያን ተቋማት መካከል የትብብር መስኮች እንዲዘረጉ ሐሳባቸውን አቅርበዋል። ብፁዕ ካርዲናል ማቴዎ ዙፒ በቀኑ መጨረሻ በሊቪቭ የሚገኘውን የቅዱስ ኤጂዲዮ ማኅበረሰብ ዋና ጽሕፈት ቤትን ጎብኝተው ከድርጅቱ እርዳታን የሚያገኙ የውስጥ ተፈናቃዮችን ጨምሮ የአካባቢው ካቶሊካዊ ማኅበረሰብ አባላትን ባነጋገሯቸው ወቅት በሰጡት የማበረታቻ ቃል የርዕሰ ሊቃነ ጳጳሳት ሊዮ 14ኛን ቅርበት ገልጸውላቸዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የኒውክሊየር ጦር መሳሪያዎችና የሰው ሰራሽ አስተውሎት አዲስ አስተሳሰብን እንደሚጠይቁ ተገለጸ። በካስቴል ጋንዶልፎ ውዳሴ ላንቴሁን መንደር ከሐምሌ 7 እስከ ሐምሌ 9 2018 ዓመተ ምህረት ድረስ በመካሄድ ላይ በሚገኝ የዓለም አቀፍ የኖቤል ተሸላሚዎች ጉባኤ ላይ የተገኙት የጉባኤው ዋና ዳይሬክተር ሜሊሳ ፓርክ የሰው ሰራሽ አስተውሎት በኒውክሊየር ጦር መሳሪያዎች ላይ የሚፈጥረው አደጋ እየጨመረ መሆኑን ገልጸው ውይይትን ትጥቅ ማስፈታትንና ዓለም አቀፍ ሕግን የማጠናከር አዲስ ቁርጠኝነት እንደሚያስፈልግ አሳስበዋል። ዋና ዳይሬክተሯ ሜሊሳ ፓርክ በዓለማችን ውስጥ ግጭቶች እየጨመሩ በሄዱበትና ኒውክሊየር የጦር መሳሪያዎችን ለማስወገድ የሚደረግ ጥረት ዓለም አቀፍ ገጽታን በሚያሳይበት በዚህ ወቅት የዓለም መሪዎች ለውይይት፣ ለዲፕሎማሲና ትጥቅ ለማስፈታት ለሚደረግ የድጋፍ ዘመቻ ያላቸውን ተቃውሞ እንዲተዉ አሳስበዋል። ሜሊሳ ፓርክ በካስቴል ጋንዶልፎ በሚገኘው በውዳሴ ላንቴሁን መንደር የኒውክሊየር ጦር መሳሪያና በሰው ሰራሽ አስተውሎት ላይ በመካሄድ ላይ ካለው ጉባኤ ጎን ለጎን ለቫቲካን የዜና አገልግሎት ሲናገሩ የኒውክሊየር ጦር መሳሪያ ግንባታ በሚያስከትለው የጅምላ ውድመት ላይ ዘላቂ ሰላምን መገንባት እንደማይቻል አስረድተዋል። ጦርነት ባለበት ዓለም ውስጥ ወይስ በፍቅር በመተባበርና እርስ በርስ በመተሳሰር ላይ ባለ ዓለም ውስጥ መኖር እንፈልጋለን በማለት የጠየቁት ሜሊሳ ፓርክ ሰላምና እርስ በርስ በፍቅር መኖር የሰው ልጅ እውነተኛ መሠረት እንደሆነ አስባለሁ ብለዋል። የቅርብ ጊዜ ግጭቶች የደህንነት ስትራቴጂያችን ውስንና ገደብ እንዳላቸው አሳይተውናል ያሉት ሜሊሳ ፓርክ በዩክሬንና በኢራን የተካሄዱትን ጦርነቶች በመጥቀስ የኒውክሊየር ጦር መሳሪያዎች ሰላምን አላመጡም፣ ጦርነትንም አላስወገዱም ብለዋል። ስትራቴጂያዊ ጠቀሜታ የሌላቸው እጅግ አደገኛና ውድ ናቸው ብለው ሆኖም ከበስተጀርባው ሆነው ለሰው ልጅ መኖርና በእያንዳንዱ ቅጽበት የህልውና ስጋት መፍጠራቸውን ቀጥለዋል ብለዋል። እንደ ፓርክ ገለጻ መሠረት የአሁኑ ዓለም አቀፍ የደህንነት ሁኔታ ፍጹም የሆነ የመተማመን እጥረት ያለበት ሲሆን ኒውክሊየር የጦር መሳሪያ የታጠቁ አገራትን የሚያካትቱ ግጭቶች የመሳሪያ ቁጥጥር ስምምነቶችን ከማፍረስ በተጨማሪ የኒውክሊየር ስጋቶችንና አዲስ የኒውክሊየር የጦር መሳሪያ ውድድርን እየጨመሩ እንደሚገኙ ታውቋል። ሜሊሳ ፓርክ በገለጻቸው እያየነው ያለው የኒውክሊየር ጦር መሳሪያዎች የመጠቀም ከፍተኛ አደጋ ነው ብለው የሰው ሰራሽ አስተውሎት ከወታደራዊ ስርዓቶች ጋር መዋሃድ አደጋውን እያባባሰው እንደሚገኝ አስጠንቅቀዋል። በወታደራዊ መንገድ ከመቀጠልና ከግጭት ይልቅ ውይይት፣ ወታደራዊ ኃይልን ከመጠቀም ይልቅ በዲፕሎማሲ ላይ የተመሠረተ አዲስ የአስተሳሰብ መንገድ ማግኘት እንደሚገባ ጥሪ አቅርበዋል። ሜሊሳ ፓርክ በዩክሬንና በኢራን የሚካሄዱ ጦርነቶችን ጨምሮ በዛሬዎቹ ግጭቶች ላይ በማሰላሰል እንደተናገሩት ሲቪሎች የአመፅን ከፍተኛ ጫና እየተሸከሙ መሆናቸውን ተናግረው በሲቪል መሠረተ ልማቶች ላይ የሚሰነዘሩ ጥቃቶችና ሰዎች በሕይወት ለመትረፍ የሚለማመዷቸው መንገዶች እየተለመዱ መምጣታቸውን ተናግረዋል። እንደዚሁም ዘመናዊ ጦርነት አስገድዶ መድፈርን እንደ ጦርነት ዘዴ አድርጎ መጠቀም እንደሚያካትት ተናግረው እንደዚሁም ማኅበራዊ ሚዲያና ፈጣን ግንኙነቶች የግጭት እውነታዎችን ከመቼውም ጊዜ በበለጠ እንዲታዩ ማድረጉንና ይህም በዓለም ዙሪያ ያሉ ሰዎች ጦርነት ሲከሰት የሚከፍሉት ዋጋ ከፍተኛነት እንዲታይ ማድረጉን አስረድተዋል።
የምናየው ትምህርት ጦርነትን ለመከላከል የምንችለውን ሁሉ ማድረግ እንዳለብን ነው ያሉት ሜሊሳ ፓርክ፣ ይህንን

0: እውነታ በአእምሯችን ይዘን በካስቴል ጋንዶልፎ የሚካሄደውን ዓለም አቀፍ የኖቤል ተሸላሚዎች ጉባኤ ሰብአዊነትን ማዕከል ለማድረግ ትክክለኛ አጋጣሚ ነው ሲሉ ገልጸው፣ የጉባኤው ውይይቶች የዛሬውን ዓለም አቀፍ የደህንነት ተግዳሮቶችን ለመፍታት ከፖለቲካዊና ከሳይንሳዊ እውቀት ጎን ለጎን የሥነ ምግባር አመራር አስፈላጊነትን እንደሚያንጸባርቁ አስረድተዋል። የኒውክሌር ጦር መሳሪያዎችን የማስወገድና በሰው ሰራሽ አስተውሎት አማካኝነት የሚፈጠሩ አደጋዎችን ለመፍታት የሚደረገው ዘመቻ የፖለቲካ ወይም የደህንነት ጉዳይ ብቻ ሳይሆን በመሰረቱ የሞራል ጉዳይ ነው ያሉት ሜሊሳ ፓርክ፣ የኒውክሌር ጦር መሳሪያ ማስወገድና የሰው ሰራሽ አስተውሎት አስተዳደር ከባርነት መወገድና ከዓለም አቀፍ የሰብአዊ መብቶች ድንጋጌ ተቀባይነት ጋር የሚመሳሰል የሞራል ግዴታ ነው ሲሉ ገልጸው፣ የሰው ልጅ የቴክኖሎጂ እድገት ለህይወት ይጠቅማል ወይስ አደጋ ላይ ይጥላል በሚለው ጉዳይ ላይ ግልጽ የሆነ ምርጫ እንደ የሚገጥመው ተናግረዋል። እስከሚቀጥለው ዓመት የዓለም መሪዎች ዓለም ደህንነቱ ይበልጥ እንዲጠበቅ ምን ማድረግ እንደሚችሉ የተጠየቁት ሜሊሳ ፓርክ አንድ ተግባራዊ ሊሆን የሚችል እርምጃን ጠቁመው፣ ይህም የኒውክሌር ጦር መሳሪያዎች ክልከላ ስምምነትን መቀላቀል ነው ሲሉ መልሰዋል። ቅድስት መንበር ስምምነቱን የተቀላቀለች የመጀመሪያ አገር መሆኗን የገለጹት ሜሊሳ ፓርክ አሁን ወደ 100 የሚጠጉ ፈራሚዎች እንዳሏትና ከኒውክሌር ጦር መሳሪያዎች የጸዳ ዓለምን በመፈለግ ረገድ ዓለም አቀፍ ትብብር ተጨባጭ ምሳሌ እንደሆነች ገልጸዋል። ስምምነቱ እንደሚያሳየው ውይይት፣ ባለብዙ ወገን ትብብርና ዓለም አቀፍ ሕግ ለሰብአዊ መብቶችና ለሰው ልጅ የሚሰጥ አክብሮት ለወታደራዊ መስፋፋትና ለኒውክሌር መከላከያ አስተማማኝ አማራጭ እንደሚሰጡ ገልጸው፣ ወደፊት መጓዝ የምንችለው በውይይት፣ በብዙ ወገን ትብብር፣ በዓለም አቀፍ ሕግና ለሰብአዊ መብቶችና ለሰው ልጅ አክብሮት በመስጠት ነው ሲሉ አስረድተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በፓኪስታን በሃይማኖቶች መካከል የሚወሰደው ገንቢ እርምጃ በክርስቲያን ቤተሰብ ላይ የሚፈጸመውን ጥቃት ይከላከላል ተባለ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: የሃይማኖት መሪዎች፣ የአካባቢ ባለሥልጣናትና የማኅበረሰብ ትስስሮች ቁርአንን አርክሰዋል የሚል ያልተረጋገጡ ውንጀላዎችን ተከትሎ በካራቺ ውስጥ ከተነሳው ሕዝባዊ ጥቃት ሙከራ ክርስቲያኖችን መከላከላቸው የተነገረ ሲሆን፣ ነገር ግን ክርስቲያኖች አሁንም ድረስ በአደገኛ ሁኔታ ለጥቃት ተጋልጠው እንደሚገኙም ተገልጿል። የፓኪስታን ትልቋ ከተማ በሆነችው ካራቺ ቁርአንን አርክሰዋል የሚል ሐሰተኛ ውንጀላን ተከትሎ በተከሰተው ውጥረትና ጥቃት ከአካባቢው ባለሥልጣናት፣ ከሙስሊም የሃይማኖት መሪዎች፣ ከእስልምና የትምህርት ማኅበራት የተውጣጡ ተማሪዎችና የማኅበረሰቡ አባላት ባደረጉት ፈጣን ጣልቃ ገብነት በከተማዋ ውስጥ በሚገኙ ክርስቲያን ቤተሰቦች ላይ ይፈጸም የነበረውን ጥቃት መከላከል እንደቻሉም ተነግሯል። በፓኪስታን የካቶሊክ ቤተ ክርስቲያን የሰላምና የፍትህ ኮሚሽን ዋና ዳይሬክተር ናኢም ዮሳፍ ጊል ጉዳዩን አስመልክተው ለቫቲካን ዜና እንደተናገሩት ሐምሌ 2 ቀን 2018 ዓ.ም በባልዲያ ከተማ ተነስቶ ለነበረው ውጥረት የተሰጠው ወቅታዊ የሆነ እርምጃና በሃይማኖት ተቋማት መካከል የሚደረግ ትብብር ሊከሰት የነበረውን አስከፊ አደጋን ለመከላከል እንዴት እንደቻሉ በመጥቀስ፣ ሆኖም ግን አሁንም ድረስ በፓኪስታን የሚገኙ ክርስቲያኖች የሃይማኖታችንን ክብር የሚነካ ንግግር ወይም ድርጊት ፈጽመዋል የሚል ክስ በሚነሳበት ጊዜ ሁሉ ለጥቃት ተጋላጭ የመሆን ስሜት እንደሚሰማቸው አስጠንቅቀዋል። አቶ ጊል እንደተናገሩት የብጥብጡ መነሻ አንድ ሰው ከቅዱስ ቁርአን ላይ የተቀደደ ገጽ በአካባቢው ለሚገኝ የሱቅ ባለቤት ለፖስታ መላኩን ሪፖርቶች እንደሚያሳዩ ጠቁመው፣ ይህ ከቁርአን የተቀደደ ገጽ ክርስቲያን የሆኑና በባልዲያ ከተማ ቃዛፊ ተብሎ በሚጠራው አካባቢ ነዋሪ የሆኑት አዚም ጃቬድ የተባለ ሰውና የእናቱን ፎቶግራፎች ይዟል መባሉን አመላክተው፣ ይህ ፖስታ ከመድረሱ አፍታም ሳይቆይ በርካታ ሰዎች የአዚምን መኖሪያ ቤት መክበባቸውን አስረድተዋል። ሁኔታው በቁጥጥር ስር የዋለው መንግስትና አስተዳደሩ በወቅቱ እርምጃ በመውሰድ ፖሊስ ጥልቅ ምርመራ እንደሚያደርግና ወንጀለኞቹን እንደሚከታተል በማረጋገጡ እንደሆነ ያስረዱት አቶ ጊል በዚህ ምክንያት አመጹ በጊዜ መቆሙን ተናግረዋል። አቶ ጊል አክለውም እነዚህ ክርስቲያን ቤተሰቦች ከጥቃት ለመጠበቅ የሙስሊም የሃይማኖት መሪዎች፣ የእስልምና መንፈሳዊ ትምህርት ተማሪዎችና የአካባቢው ፖለቲከኞች ጣልቃ ገብነት ያልተጠበቀ እንደነበር ገልጸው፣ በዚህም ተግባር በጣም መደሰታቸውና መደነቃቸውን ጠቁመው፣ ይህ ክስተት በማህበረሰቦች መካከል መልካም ግንኙነት ለመገንባት ቀስ በቀስ መንገድ ይከፍታል በማለት ያላቸውን ተስፋ ገልጸዋል። በባልዲያ ከተማ የተከሰቱት ክስተቶች በችግር ጊዜ የቆራጥ አመራር አስፈላጊነትን ያጎላሉ ያሉት ዋና ዳይሬክተሩ በፓኪስታን ከዚህ ቀደም የተፈጸሙትን በክርስቲያኖች ላይ ያነጣጠሩ የጥቃት ድርጊቶችን በመጥቀስ አስተዳደሩና የሃይማኖት ተቋማቱ አመራሮች በጥበብና በብልሃት እርምጃ ከወሰዱ በጃራንዋላ እና ጎጅራ የተከሰቱ ግጭቶችን ማስወገድ እንደሚቻልም ተናግረዋል። ይህ ክስተት ሰላማዊ ውጤት ቢኖረውም ለሕግ የበላይነት ካለው አመለካከት አንጻር ሰፊ የለውጥ ማሳያ አድርጎ ከመተርጎም እንዲቆጠቡ አስጠንቅቀው አሁን በተወሰደው እርምጃ ብቻ የሕግ የበላይነት እየጠነከረ መጥቷል ተብሎ መናገር እንደማይቻልና አሁንም ብዙ እንደሚቀር ያሳሰቡ ሲሆን በአካባቢው የሚገኙ ክርስቲያን ማህበረሰቦች ሐሰተኛ ክሶች በሚነሱበት ጊዜ ሁሉ በጣም እንደሚጨነቁ አጽንኦት ሰጥተው ገልጸዋል። በፓኪስታን ውስጥ የክርስቲያን ማህበረሰቦች በተደጋጋሚ በሚደርሱ ክስተቶች ምክንያት የጥበቃ ማጣትና ተጋላጭነት ስሜት እንደሚሰማቸው የጠቆሙት አቶ ጊል ክሱ የቀረበው በአንድ ሰው ላይ ቢሆንም ተከሳሹ ክርስቲያን ከሆነ መላው ማህበረሰብ ዋጋውን እንደሚከፍል አስረድተው የማህበረሰቡን እምነት ወደ ነበረበት ለመመለስ ጊዜ እንደሚወስድም አመላክተዋል። ኮሚሽኑ ለበርካታ ዓመታት በዚያ አካባቢ ስለ ሃይማኖት አንድነት ግንዛቤ ማስጨበጫ ስልጠናዎችን ሲሰጥ እንደነበር እና ከአብዛኛዎቹ ማህበረሰቦች ጋር ጥሩ ትስስር መፍጠሩን ያመላከቱት ዳይሬክተሩ ይህ ተነሳሽነት የክርስቲያን ማህበረሰብን ለመጠበቅ በርካታ መልካም ሰዎችን በማነቃቃት ረገድ ጥሩ ሚና መጫወቱን አስረድተው ክስተቱ በእምነት ማህበረሰቦች መካከል የውይይት አስፈላጊነትን የሚያሳይ ተጨባጭ ምሳሌ እንደሆነ ያስታወሱ ሲሆን በሃይማኖት ተቋማት መካከል የሚደረግ ውይይት ትልቅ ትርጉም እንዳለው ጠቁመው ይህ ውይይት በርካታ እንቅፋቶችን ስለሚያስወግድ መቀጠል እንዳለበትም አሳስበዋል። በፓኪስታን ውስጥ ያሉ ካቶሊካውያን አስቸጋሪ ህይወት እየኖሩ ነው ያሉት አቶ ጊል በሁሉም የህይወት ዘርፎቻቸው መድሎ፣ ውርደትና ጥላቻ ያጋጠማቸው እንደሆነ አሁንም ድረስ በክብር ለመኖር እየታገሉ እንደሆነ አስታውሰው አሁን የተፈጠረው ክስተት ተስፋ የሚሰጥ ነገር መሆኑን የገለጹ ሲሆን በመጨረሻም ይህ ክስተት የተከሰተው በሲንዲ ግዛት እንደሆነና ሲንዲ ከፑንጃብ የበለጠ ታጋሽ የሆነ ማህበረሰብ እንደሚገኝባት ጠቁመው ሁሉም ማለት በሚቻል ደረጃ በክርስቲያኖች ላይ የሚሰነዘሩ ጥቃቶች በፑንጃብ ክልል የደረሱ ናቸው በማለትም አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሐሙስ ሐምሌ 9 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ እምነታችን ይህ ነው በሚል አርዕስት የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።
2: የካቶሊክ ቤተ ክርስቲያን ከአይሁድ ሕዝብ ጋር ያላት ግንኙነት ምንድን ነው? የካቶሊክ ቤተ ክርስቲያን እግዚአብሔር ቃሉን እንዲቀበሉ ከሁሉ አስቀድሞ ከመረጣቸው የአይሁድ ሕዝብ ጋር ልዩ ግንኙነት አላት። ልጅነት፣ ክብር፣ ክዳናት፣ የሕግ መሰጠት፣ የመቅደስ ሥርዓት፣ የተስፋው ቃላት፣ አቦ የአይሁድ ሕዝብ ናቸው። ከእነርሱም ክርስቶስ በሥጋ መጣ። ሮሜ መልእክት ምዕራፍ 9 ከቁጥር 4 እና 5። የአይሁድ እምነት ከሌሎች ክርስቲያን ያልሆኑ ሃይማኖቶች በተለየ መልኩ በብሉይ ኪዳን ውስጥ ለእግዚአብሔር መገለጥ ምላሽ የሰጠ ነው። በካቶሊክ ቤተ ክርስቲያን ክርስቲያን ባልሆኑ ሃይማኖቶች መካከል ያለው ግንኙነት ምንድን ነው? በተለይ የሰው ዘር በሙሉ የጋራ መነሻና መድረሻ አንድ በመሆኑ በሁሉም ሕዝቦች መካከል ግንኙነት አለ። በሌሎች ሃይማኖቶች ውስጥ የሚገኝ ማንኛውም በጎ ነገር ወይም እውነት ከእግዚአብሔር የመጣና የእርሱም እውነት ነጻብራቅ እንደሆነ የካቶሊክ ቤተ ክርስቲያን ትገነዘባለች። በመሆኑም ይህ መልካም ነገር ወይም እውነት ወንጌልን ለመቀበል ሊያዘጋጅና የሰውን ልጅ በክርስቶስ ቤተ ክርስቲያን አንድ እንዲሆኑ ሊያነቃቃ ይችላል። ከቤተ ክርስቲያን ውጪ መዳን የለም የምለው እርግጠኝነት ትርጉሙ ምንድን ነው? ይህ አባባል መዳን አካሉ በሆነችው በቤተ ክርስቲያን በኩል ራስ ከሆነው ከክርስቶስ መሆኑን የሚያመለክት ነው። ስለዚህ ቤተ ክርስቲያን በክርስቶስ የተመሠረተችና ለደህንነት አስፈላጊ መሆኗን እያወቁ ወደ እርሷ ለመግባት ወይም በእርሷ ውስጥ ለመቆየት እምቢ ያሉ ሊድኑ አይችሉም። እንደዚሁም ለክርስቶስና ለቤተ ክርስቲያኑ ምስጋና ይግባቸውና የራሳቸው ባልሆነ ሲህተት የክርስቶስ ወንጌልና ቤተ ክርስቲያኑን የማያውቁ ነገር ግን እግዚአብሔርን ከልብ የሚፈልጉና በጸጋ ተነሳስተው ህልናቸው በነገራቸው መንገድ ፍቃዱን ለመፈጸም የሚጥሩ ሰዎች ዘላለማዊ መዳንን ሊቀዳጁ ይችላሉ። ቤተ ክርስቲያን ወንጌል ለመላው ዓለም የምትሰብከው ለምንድን ነው? ቤተ ክርስቲያን ይህንን ማድረግ የሚገባት ክርስቶስ ስለዚህ ሄዱና አይዛብን ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቋችሁ ደቀ መዛሙርቴ አድርጓችሁ በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ብሎ ስላዘዘ ነው። የዚህ የጌታ ተልእኮዋ ስልጣን መነሻው ልጁንና መንፈስ ቅዱስን የላከው የእግዚአብሔር ዘላለማዊ ፍቅር ነው። ምክንያቱም እርሱ ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ ይፈልጋል። በአንደኛ ጢሞቴዎስ መልእክት ምዕራፍ 2 ከቁጥር 4 ቤተ ክርስቲያን ልዑክ የሆነችው በምን መልኩ ነው? ቤተ ክርስቲያን በመንፈስ ቅዱስ እየተመራች በታሪክ ሂደት ውስጥ የራሱን የክርስቶስን ተልእኮ ትቀጥላለች። ስለዚህ ክርስቲያኖች ክርስቶስ ያመጣውን ወንጌል ለሰው ሁሉ መስበክ ይኖርባቸዋል። የርሱንም መንገድ በመከተል እስከ ሰማዕትነት ድረስ ራሳቸውን መስዋዕት ለማድረግ መዘጋጀት አለባቸው። ቤተ ክርስቲያን ሐዋርያዊት የሆነችው እንዴት ነው? ቤተ ክርስቲያን ከመሠረቷ ሐዋርያዊት ናት። ምክንያቱም የተገነባችው በሐዋርያት መሠረት በኤፌሶን መልእክት ምዕራፍ 2 ከቁጥር 20 ላይ ነውና ትምህርቷም ከሐዋርያት ጋር ተመሳሳይ ስለሆነ ሐዋርያዊት ናት። የሐዋርያት ተተኪ ከሆኑት የጳጳሳትና በጴጥሮስ ተተኪ ከሆኑት እረኛ እየተማረች እየተቀደሰችና እየተመራች እስከ ክርስቶስ ዳግም መጽዋዕት ስለምትቀጥል በአደረጃጀት መዋቅሯ ሐዋርያዊት ናት። የሐዋርያት ተልእኮ ምንን ያካትታል? ሐዋርያት ማለት የተላከ ማለት ነው። በአብ የተላከው ኢየሱስ ከደቀ መዛሙርቱ 12ቱን ወደ እርሱ ጠርቶ ሐዋርያት አድርጎ ሾማቸው። የትንሣኤው ምስክሮችና የቤተ ክርስቲያን መሠረት እንዲሆኑ አደረጋቸው። አብ እንደ ላከኝ እኔ ደግሞ እናንተን እልካችኋለሁ በዮሐንስ ወንጌል ምዕራፍ 20 ከቁጥር 21 በማለት የእርሱን ተልእኮ እንዲቀጥሉ አዘዛቸው። እስከ ዓለም ፍጻሜ ድረስም ከነርሱ ጋር እንደሚኖር ቃል ገባላቸው። ሐዋርያዊ ተተክነት ምንድን ነው? ሐዋርያዊ ተተክነት ማለት በምስጢረ ክህነት አማካይነት የሐዋርያትን ተልእኮና ሥልጣን ለተተኪዎቻቸው ለጳጳሳት ማስተላለፍ ነው። ስለዚህ የማስተላለፍ ሥራ ቤተ ክርስቲያን ከምንጭዋ ጋር በእምነትና በሕይወት ሱታፌ መኖሯን ትቀጥላለች። በዘመናትም ውስጥ በዚህ ዓለም ላይ የክርስቶስን መንግሥት የማስፋፋት ሐዋርያዊ ሥራዋን ታከናውናለች። አማኞች የቤተ ክርስቲያን የመንኩስና ሥልጣነ ተዋረድ ምእመናን ሕይወት አማኞች እነማን ናቸው? አማኞች የሚባሉት በጥምቀት ከክርስቶስ ጋር የተዋህዱ የሕዝበ እግዚአብሔር አካል የሆኑ ናቸው። በዚህ ምክንያት እንደየ ሁኔታቸው በክርስቶስ ካህናዊ፣ ነቢያዊና ንጉሣዊ ሥልጣን ተካፋዮች በመሆናቸው እግዚአብሔር ለቤተ ክርስቲያን አደራ በሰጠው ተልእኮ እንዲሳተፉ ተጠርተዋል። የእግዚአብሔር ልጆች እንደ መሆናቸው መጠን በመካከላቸው እውነተኛ እኩልነት፣ ተመሳሳይ ክብር አላቸው። ሕዝበ እግዚአብሔር የተገነባው እንዴት ነው? በአማኞች መካከል በመለኮታዊ ሥራ ምክንያት ምስጢረ ክህነትን የተቀበሉና የቤተ ክርስቲያን የሥልጣን ተዋረድ አካል የሆኑ የተቀደሱ አገልጋዮች አሉ። ሌሎቹ የቤተ ክርስቲያን አባላት ምእመናን ይባላሉ። በሥልጣን ተዋረዱም ሆነ በምእመናን ውስጥ በወንጌል ምስክሮች አዋጅ ይኸውም በድንግልና ወይም በድህነት እና በታዛዥነት ለመኖር በተለየ መንገድ ለእግዚአብሔር ያደሩ አንዳንድ አማኞች አሉ። ክርስቶስ የቤተ ክርስቲያን የሥልጣን ተዋረድ የመሠረተው ለምንድን ነው? ክርስቶስ የቤተ ክርስቲያን የሥልጣን ተዋረድ የመሠረተው በስሙ የእግዚአብሔርን ሕዝብ የመመገብ ተልእኮን ለማሳካት ሲሆን ለዚህም የሚያገለግል ሥልጣን ሰጣቸው። የሥልጣን ተዋረዱ በተቀደሱ አገልጋዮች ይኸውም በጳጳሳት፣ በካህናትና በዲያቆናት የተመሠረተ ነው። ለምስጢረ ክህነት ምስጋና ይድረሰውና ጳጳሳትና ካህናት አገልግሎታቸውን የሚያከናውኑት ራስ በሆነው በክርስቶስ ስም ሲሆን ዲያቆና ደግሞ ህዝበ እግዚአብሔርን በቃል ያገለግሉት በስርዓት አሜሊኮና በበጎ አድራጎት ሥራ ያገለግላሉ። የቤተ ክርስቲያን አገልግሎት ህብረት የሚከናወነው እንዴት ነው? ክርስቶስ የመረጣቸውና አንድ ላይ የላካቸውን የ12ቱን ሐዋርያት አርአያ በመከተል የቤተ ክርስቲያን የስልጣን ተዋረድ አማኞችን ሁሉ በአንድነት ሱታፌ ለማገልገል በሚያስችል መልኩ የተዋቀረ ነው። ያንዳንዱ ጳጳስ አገልግሎት የሚሰጠው የማህበረ ጳጳሳት ህብረት ውስጥና ከርሱ ሊቃነ ጳጳሳት ስልጣን ስር በመሆን ነው። ከርሱ ሊቃነ ጳጳሳትም ጋር በመሆን በኩላዊት የቤተ ክርስቲያን ጥበቃ ይሳተፋል። ካህናት አገልግሎታቸውን የሚያከናውኑት ከአገር ስብከቱ ቤተ ክህነት ውስጥና ከጳጳሳቸው ጋር ባላቸው ኅብረትና አመራር ስር በመሆን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።